0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ እንዴት ናችሁ ሀግ ሸዋውት ሳሚያ መልካም የሰኔ ማይረር አመት በዓል ይሁንላችሁ ለቱን ደብራን ዘመን አቆጣጠር ሀዮም ዮም ሀምሺ ሀይ በ ሲባን ታፍሽን ፔባ እንደ አውሮፓ ዘመን አቆጣጠር መይ 21 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐሙስ ግንቦት 13 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሞሼ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባ እንዲሁም ስለ ሀግ ሸባዎት ስለ የሰኔ ማይረር አመት በዓልም ትምህርት ከቀሳውስት ቆይታችሁኛ ጋር ይሆን። አሁን ዜና በቅድሚያ ማርስተ ዜና፣ ዛሬ ጠዋት በሲቪል ሰርቪስ ውስጥ ከፍተኛ ሹመቶች የሚመክር የዳኛ ግሮኑስ ኮሚቴ ስለ ሜጀር ጀነራል ሮማን ጉፍማን አዲስ የሞሳድ መሪ መሾሙን በድጋሜ ለመዋየት ውይይት ስብሰባ ያካሂዳል። የመኪና አደጋም የሰው ሕይወት ማጥፋቱን በመቀጠል ሌሊቱን ሁለት ሰዎች ሕይወታቸውን አጡም። ፖሊስ ትናንት ምሽት በብኔ ብራክ ከተማ ውስጥ በሚገኝ ጸሎት ቤትም በራቢ የሻይ ፖር ግድያም አንድ ተጠርጣሪ በቁጥጥር ስር ዋለ። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊ ተዋጊ ወታደርም ከጠላት በተወነጨፈ ተንሳፋፊ መሳሪያ ጥቃት በጸና ሁኔታ ቆሰለች። የተኩስ አቁም ባስመለከተ በአሜሪካና በኢራን መካከል በይፋዊና በሚስጥር ድርድሩ እንደቀጠለ ነው። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ዛሬ ጠዋትም በሲቪል ሰርቪስ ከፍተኛ ሹመቶች የሚመክር የዳኛ ግሮኒስ ኮሚቴ ስለ ሜጀር ጀነራል ሮማን ጉፍማን አዲስ የሞሳድ መሪ መሾሙን በድጋሜ ለመወያየት ይገናኛሉ። የፍትህ ከፍተኛ ፍርድ ቤት ለተጨማሪ ምስክርነት ጉዳይ ለኮሚቴው ከመለሰ በኋላ ነው የጉፍማን ሹመት ሐሳብ ያቀረበው። ኮሚቴ አባላት በመዋቅር እንደማይቀየርና ጉፍማን ወደ ስራ ከመግባታቸው በፊት በ10 ቀናት ውስጥ ኮሚቴው አቋሙን ማቅረብ እንዳለበት ቃል አቀባያችን ታማር አልሞክ ዘግባለች። የመኪና አደጋም የሰው ሕይወትን ማጥፋቱን እንዲህ በመቀጠል ሌሊቱን ሁለት ሰዎች ሕይወታቸውን አጡ። በጎዳና ቁጥር በሾሬክ አቅራቢያ በሚኒባስ ቀላል አውቶቡስና በከባድ የጭነት መኪና መካከል በደረሰ ከባድ ግጭት አንድ የ15 ዓመት ታዳጊና በመንገዶች ላይ እልቂት ወደ የ21 ዓመት ሴትም ሕይወታቸውን አጥተዋል። በአደጋ ላይ አምስት ሰዎች ቆስለዋል። አንድ ከባድ፣ አንድ መካከለኛና ሁለት ሰዎች ደግሞ በቀላል ሁኔታ ቆስለዋል። በአሽዶዶ በሚገኘው አሶታ ሆስፒታልና ሮቦት በሚገኘው ካፕላን ሆስፒታል ተወስዷል። ከዚህ ቀደም ሌሊቱን ትናንት ማምሻውን በአውራ ጎዳና 90 በሞሻብ ሴዴ ኤሌዘር አቅራቢያ በሁላ ሸለቆ አቅራቢያ በሁለት ተሽከርካሪዎች መካከል በደረሰ የመኪና አደጋ ራዝ አዳም የ6 ዓመቱም የቀድሞው የእስራኤል ብሔራዊ የቅርጫት ኳስ ተጫዋችና የሃፖኤል ጋሊል ኤሎን ካፒቴን በሞት ተለይቷል። ፖሊስ ትናንት ምሽት በብኔ ብራክ ከተማ ውስጥ በሚገኘው ጸሎት ቤት በራቢ ሻይ ፖር ግድያም አንድ ተጠርጣሪ በቁጥጥር ስር ዋለ። የአይን ምስክሮች እንደገለጹት በጸሎት ቤት ውስጥ ስለ ሊቀ አዋቂው ራምባም በመማር ላይ እንዳሉ በተፈጠረ ክርክር ተጠርጣሪው ግለሰብ ራቢ ሻይ ፖርን ከ13 ዓመት ታዳጊ ልጁ ፊት በጭብ ወቅቶ ገሎታል ሲሉ ተናግረዋል። ቃል አቀባያችን አና ፓይን እንደዘገበችው በግድያ የተጠረጠረው የ49 ዓመት
እድሜ ያለው የአእምሮ ህመም ታሪክ ከሁለት ዓመት በፊት በኢየሩሳሌም ከተማ በመቶ ሺዎች የሚገመቱ የቆሻሻ ማጠራቀሚያ ገንዳዎችን በማቃጠል በፖሊስ ተይዞ ነበረ። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊ ተዋጊ ወታደር ከጠራት በተወነጨፈ ድሮን ጥቃት በጸና ሁኔታ ቆሰለች። ሁለት ተዋጊ ወታደሮች በመካከለኛ ሁኔታ ቆስለዋል። ሶስት ተዋጊ ወታደሮች በቀላል ሁኔታ ቆስለዋል። ቁስለኞች ወደ ሆስፒታሎች ስለመወሰዳቸውም ለቤተሰቦቻቸው መነገራቸው ወታደራዊ ቃል አቀባይ አስታውቋል። የተኩስ አቁም ባስመለከተ በአሜሪካና በኢራን መካከል በይፋና በሚስጥር ድርድሩ እንደቀጠለ ነው። የኢራኑ ታንሲም ዜና ወኪል ኢራን ባለ 14 ነጥብ ሀሳቦችን ከላከች ከሶስት ቀናት በኋላ አሜሪካኖች በፓኪስታን አማላጅ በኩል አዲስ ሀሳብ ማቅረባቸውም ተዘግቧል። ኢራን ሀሳቧን እየገመተች እየገመገመች ሲሆን እስካሁን ምላሽ አልሰጠችም። ይህን ጉዳይ ባስመለከተ ፕሬዚዳንት ዶናልድ ትራምፕ ሌሊቱን እንደተናገሩት ኢራን የሁሉም ሀገሮች የሚስማሙበት ሙሉ በሙሉ ምላሽ እስከምትሰጥ ድረስ ለተወሰኑ ቀን ያህል እጠብቃለሁ ብለዋል። ፕሬዚዳንት ትራምፕ አክለው ኢራን በአስቸኳይ ምላሽ መስጠት አለባት፣ ምላሽ የመጨረሻ መልስ የብዙ ሰዎችን ህይወት እንዳይጠፋ ይሆናል፣ ስለሆነም በአስቸኳይ ምላሽ የሚሰጡትም ግዴታ አለባት ብለዋል። የአየር ጸባይ ሁኔታ ዛሬ ሐሙስ በመካከለኛውና በሰሜኑ ክፍለ ሀገራት በቀላሉ አልፎ አልፎ ይዘንባል። ነገ አርብ ከነገ ወዲያ ቅዳሜ የሙቀቱ መጠን ደረጃ በደረጃ ይጨምራል ትንበያ ቢኖርም የአየር ጸባይ ሁኔታ ለዚህ ወቅት የሙቀቱ መጠን ያለወትረው ዝቅተኛ ነው። ዛሬ ሐሙስ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢ 20 ዲግሪ ሴንቲግሬድ ሆኖ ሃይፋና ተላቢብ አካባቢ 23፣ በርሺባ ከተማና አካባቢ 24 ዲግሪ ሴንቲግሬድ፣ በኢላትና በአካባቢዋ 31 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ። ሙዚቃ

የተከበራችሁ አድማጮቻችን ከዚህ በመቀጠል የጋዜጦችን አምድ እንመለከታለን። በአብዛኛው ጋዜጦችን ሁሉም የመጀመሪያ ገጻቸው ተመለከቱት ከዛሬ ሐሙስ ማምሻውን ጀምሮ ነገ አርብ ህዝብ እስራኤል የሰኔ ማይረር ሀግ ሸቫዎትን ያከብራልና ይህንን ወቅቱን ታሪክን በየአመቱ ስለሚከበረውና ባለው በተለይ በዋናነት እንግዲህ የምርት የበሰለበት የደረሰበትን ጊዜ ነው። በአርሶ አደሮችም ውጤታማ ምርት የሚያቀርቡበት ጊዜ መሆኑን ጋር በተመለከተ ታሪክን ዘግበዋል። እስራኤል ሀዮም ኢዲዮት አርኖት ማሪብ የተመለከቱት እንደሚለው ከሆነ የመጀመሪያው የእስራኤሉ ጠቅላይ ሚኒስትር እና የመከላከያ ሚኒስትር የነበሩት ቤንጎሪዮን በቺ እስራኤል ሀገር በተቋቋመች እንዳው የተወሰኑ ዓመታት ቆይታ በኋላ የኦሬዝ ምግብ እጥረት በሀገራችን አጋጠመው። እዛን ጊዜ ኦሬዝ ከውጭ ሀገር ነበረ ሲገዛ የነበረ፣ ግን ችግር ተፈጠረ። በዚህን በተመለከተም እስራኤል የፋብሪካ የምግብ አምራች ፋብሪካዎቹን የኦሬዝ ምግብ የሚቀይር ባካችሁ ስሩልኝ ብለው ጠየቁና ይህንን በተመለከተ ኦሴም የተሰኘው ምግብ አምራች ኩባንያ ልክ ኦሬዝን የሚመስል ሌላ ፒትሪዮት የሚመስል የኦሬዝን ምግብ የሚተካ እንዲያመርቱ አስችለዋል ነው የተባለው። ይህም በጣም ጥበበኛ ነበሩ እስራኤላውያን። ችግር በሚፈጠርበት ጊዜ ከውጭ ሀገር ይገዛ የነበረ ኦሬዝ ለዛ የሚተካ ምግብ ማዘጋጀት ችለዋል ነው የሚባለው። የኦበት በዋናነትን በግጭ መዲና እስራኤል ከመቋቋሟ በፊት እስራኤል የተቋቋመችው ከዛሬ 78 ዓመት በፊት 1948 ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ላይ ነበረ። ግን ገና በእንግሊዝ ቅኝ ግዛት ስር እንደነበረች የምግብ አምራች የተቋቋሙት ከዛ በፊት ነበረ። ኦሴም የተሰኘው ኩባንያ እንደ አውሮፓ ዘመን አቆጣጠር በ1942 ዓመተ ምህረት የተቋቋመው ሲሆን ኑድል ለማምረት የተሰኘ ምግብ ለማምረት የበርካታ የምግብ አምራቾች የጋራ የግብይት አካል ሲሆን በኋላም በመላ ሀገሪቱ ፋብሪካዎችን አቋቋመ። የኦሴም ዋና ፋብሪካዎችን አቋቋሙ አቀማመጥ የሚከተሉትን ያካትታል። ኦሴም ሲድሮት ከተማ የሚገኘው ፋብሪካ በ1979 ዓመተ ምህረት የተመሰረተና ፓስታ ሾት እንደ ከቲችፕ ኮቸፕ ያሉና ሌሎችም ቢስሊ ቴዲ ድብ ያመርታል። ኦሴም የዮክናአም ፋብሪካ በ1974 ዓመተ ምህረት የተመሰረተና በመጋገር ኩባንያዎችን ፓቲ ባር እንዲሁም የመሳሰሉትን ያተኮረ ነው። የባምባ ለልጆች የሚቀርብ የምግብ አይነት ነው። በአብዛኛው በልጆች በኩል የሚወደድ የምግብ አይነት ነው የባምባ ፋብሪካ። ይህም ደግሞ ግራትጋት የሚገኝ ሲሆን ታሪካዊ የባምባ ፋብሪካ በ1964 ዓመተ ምህረት በሆሎን ከተማ የተቋቋመ ሲሆን በ1919 ዓመተ ምህረት ወደ የላቀና የፋብሪካውን በማስፋፋት በቅሪያት ጋት ተዘዋወረ። ተጨማሪ ፋብሪካዎች ቲብኦል፣ ባንጆር፣ ሳባር ፋብሪካዎችም በቅሪያት ጋት እንዲሁም የማታርና ፋብሪካ ማታሪና የህፃናት ምግብ አይነት ሲሆን በቅቡጽ ማባሮት ይገኛሉ። ስለ ታሪክና ፋብሪካዎቹም ተጨማሪ መረጃ በኦሴም ታሪክ ገጽ ወይም በፋብሪካ አካባቢ ይገኛል። ይህን በተመለከተ
በኋላነት ደግሞ በ1964 ዓመተ ምህረት ላይ እስከ 6 ቀን ጦርነት ጊዜ በታሪክ በኢየሩሳሌም ከተማ እና ይሁዳና ሰማርያ ከሆሎች በዮርዳኖስ ጦር ስትገዛ ስለነበረ አሁን ኢየሩሳሌም የቀድሞቹ ይሁዳያን በዋናነት በምስራቅ ኢየሩሳሌም በጥንቱ ቤተ መቅደስ አቅራቢያ አካባቢ የተወሰኑ ይሁዳያን ነበሩ ከጥንት ጀምረው። አሁን በዚህ ዮርዳኖስ ጦር አካባቢዋቸዋል። ይሁዶቹ በኢየሩሳሌም የነበሩ መንቀሳቀስ አይችሉም። ተችግር ረሃብ አጠቃቸው። አሁን በዛን ጊዜ በ1965 ዓመተ ምህረት ላይ በተል አቪቭ እና አካባቢ የነበሩ ይሁዳውያን እስራኤላውያን ምግብ በጭነት መኪና እየጫኑ በተለያየ እየተዋጉ ማለት ይቻላል ለነዚህ የተከበቡ ኢየሩሳሌም በጠላት የተከበቡ ለተከበቡትን ለማዳን የጭነት መኪና እየጫኑ ምግብ ከዛግ በፊት የተቋቋመው የኦሴም የሚያመርተውን የምግብ በጭነት መኪና ጭነው በኢየሩሳሌም በተለያየ እየተፋለሙ እየተዋጉ ለወገኖቻቸው በርሃብ በችግር ላይ ለነበሩት ምግብ ለማድረስ ችለዋል ይላል። በጣም ተዋጊዎች ናቸው በዛን ጊዜ እና ይሁዳያን ለሞት አፋፍ ላይ የነበሩ ወገኖቻቸው ሊያድኑ ችለዋል ነው የሚለው። አሁን ይህንን መቼም ታሪክ የሆኑ የቀድሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር እና የመከላከያ ሚኒስትር የነበሩት ሀገር እስራኤል ነጻነቷን ስታወጅ 1948 ዓመተ ምህረት ላይ ጀምረው በጣም ጀግና የሆኑ መሪ እንደነበሩ የሚነገርላቸው ቤን ጉሪዮን የምግብ እንዲያዘጋጁ ይሁዳውያን እስራኤላውያን ቁጥር ያነሰ ነበረ። ያኔ ታሪክን መለስ ብለን ስንመለከተው በ 600 ሺህ ሚሊዮን እንኳ ቁጥራ የይሁዳውያን ቁጥር 600 ሺህ ያነሱ ነበሩ። ግን ያን ብዙ ፋይላፍ በሆነ የአረብ ጦር ቢያካብቡም ቢያጠቁም እንደማንም ብለው አሸነፉና ይችን ታሪካዊት የተስፋይቱን ምድር መልሰው ለማቋቋም የቻሉ መሆኑን ነው ታሪክ የሚያሳየው። በርግጥም ከሀገሪቱ ከተቋቋመችበት ጊዜ አንስቶ እስካሁን ምንም ረጅም ጊዜ አይደለም፣ 78 ዓመት ብቻ ያስቆጠረች ነው እስራኤል ሀገር። ግን እስካሁን የሽብር ጥቃት ጋር ትዋጋለች። ጦርነቱም ሁሌም እንዳለ ነው። ያም ሆነ ግን ጀግናው የእስራኤል ምርጥ ልጆች ለሀገራቸው ዳር ድንበር ይዋጋሉ እያሉ ነው ያሉት። እና ጋዜጦችን የተመለከቱት በዚህ በጋዜጦችም አሁን የስነ ቋንቋ አካዳሚክ የዩኒቨርሲቲ ቡድን አለ። በየጊዜው አዳዲስ በዕብራይስጥ ቃል ለምግብ አይነቶች ስም አዳዲስ መጠሪያ ስም ያወጣሉ። ያንም ይጸናል። ኦሴም ለምሳሌ ከኦሴም የምግብ ፋብሪካ የሚመረት የምግብ አይነቱን ሀጢፍ የተባለ ሀጢፍ ምግብ በሚበላበት ጊዜ ከዛ መካከል ደግሞ እንደ መክሰስ ብጤ በቀላል አይነት የምግብ አይነቱ ሀጢፍ የሚል ቃል ተሰጡት። ሁሌም ይህም እንዲህ በቋሚነት የምግብ ስም ይሁን አሉ። ሀጢፍ ቀለል ያለ የምግብ አይነት መሆኑ የሆኑ እንደ ብስሊ እንደ የመሳሰሉት ራሱ የምግብ አምራቹ የኦሴምም ራሱ አዳዲስ ቃል ስም የተሰጠለት እንደሆነ ደግሞ ይገልጻል። አሁን በሀገሪቱ በመጀመሪያ እንዲያው ገና 10-15 ዓመት ባላስቆጠረችበት ጊዜ በምግብ እጥረት ላይ አጋጠማት። እንግዲህ ድርቅም እንደነበር ይነገራል።
ከውጭም በአንዳንድ የፖለቲካም ጋር ምክንያትም ሊሆን ይችላል ከውጭ ገበያ ምግብ መግዛት የማይችልበት ወቅት እንደነበረ ይነገራል። እና ለዛን ግን ያንን ችግር እንዴት ብለው ሊቋቋሙ እንደቻሉ ነው። አሁን እንደ ቢስኩት የመሳሰለ ምግብ አሁን እሱም በራሱን በቻሉ የእስራኤላውያን ጥበብ እውቀት ራሳቸውን በችለው ለማምረት ምግብ የተለያዩ የምግብ አይነቶችን ለማምረት መቻላቸውን ነው እንግዲህ የተመለከተው። እንግዲህ ለምግብ ሁሉም ጋዜጦች በዚህ በሃጋ ሸባኦት ጋር በተያያዘ ስለሆነ ያው እንግዲህ ገበሮች የምርቱ የበሰለበት የደረሰበት ጊዜን መሆኑን ነው። በዚህ ላይ እንግዲህ በዋናነት ሃይማኖት መሪዎችም ሰፋ ባለ መልኩ ስለዚህ ስለ ሃጋ ሸባኦት በዓልም ያስተምሩናል። እንግዲህ ሃጋ ሸባኦት ሲባል ይህ ዓመት በዓል ኦሪት መጽሐፍ ቅዱስ ኦሪት መጽሐፍ ሕዝበ እስራኤል የተቀበለበት ጊዜም ስለሆነ በእነሱ ገለጻ ያደርጉልናል። አሁን በሀገር ኢትዮጵያ የዚህ ሃጋ ሸባኦት የሚለው ሰኔ ማይረር ይሉታል። ሰኔ ማይረር ይበሉት አሁን እንግዲህ አሁን ላይ በእንግዲህ በእስራኤል ወደ በጋ እየተሸጋገርን ስለሆን እንግዲህ ከግንቦት ወር ላይ ነው የምንገኘው። ቀጥሎ ያው ሰኔ ማይረር ይሉታል። እንዴት ነው ማይረር ምንድን ነው የሚለው ቃል ደግሞ ለማወቅ ምን ማለት ነው? የግዕዝ ቃል ነው? መሰረቱ ከየት መጣ? ማይረር የሚለውን እኔም ደራሴ ማይረር የበሰለበት ይመስለኛል። አንዳንድ አዋቂዎቹ ቀሳውስቱም ምንነቱን ይገልጹናል። የእሸት ምርት፣ ስንዴ ምርት፣ ምርቶች የደረሰበት ጊዜ እንደሆነ ነው የሚነገርለት። እንደዚህ ይመስላል። ከብዙ በጥቂቱ በዚህ ላይ ያተኮረ ነው የሚሆነው። የተከበራቸው አድማጮች አሁን ወደ ሙዚቃ

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል ስለ ሀጋ ሸባው ዓመት በዓል ክቡር ቄስ ሰማይ ምህረት ሊያስተምረን መስመር ላይ ይገኛሉ። ጤና ይስጥልን ቄስ ሰማይ ምህረት፣ ሀግ ሸባው ሰማያህ እንደምን አደሩ?
1: ጤና ይስጥልኝ ቶይሻያሁ። ጤና ይስጥልኝ እንዲሁም አድማጮች፣ ሀግ ሰማያህ፣ ሀግ ማይረር ወይም ሸባው ሰማያህ።
0: እናመሰግናለን። እንግዲህ ህዝብ እስራኤል በየዓመቱ ይህንን ሀግ ሸባውት ያከብረዋል። እንዲያውም ከምግብ ጋርም በተያያዘ ከኦሪት መጽሐፍ ጋርም በተያያዘ ስለሆነ እንዲያው እስኪ ያስተምሩን ስለዚህ ዓመት በዓል።
1: እሺ፣ አመሰግናለሁ በመጀመሪያ ለድሉ። አዎ፣ ሀግ ሸባውት ወይም ሰኔ ማይረር የሚባለው ትልቅ ዓመት በዓል በነገው አርብ ይከበራል ማለት ነው። ሸባውት የሚለው ሱባኤ ወይም ሳምንታት የሚለው በዓል ሲሆን የዚህ በዓል የተለያዩ ስሞት ስም አለው። ለምሳሌ ሀጋ ቢኩሪም ወይም ደግሞ የምክር በዓል፣ ሀካጺር ወይም የጨዳ በዓል፣ ሀግ ማታንቶራ እንዲሁም ደግሞ የተሰጠበት በዓል ተብሎ ሶስትና እዛ በላይ የሆነ ስም አለው ማለት ነው። ይኸውም ከሰንበት ከማግስቱ ጀምረህ 50 ቀን ቁጥር የሚለው ሰንበት ማግስት ከሚለው ምንድን ነው? ከፋሲካ በዓል ጀምሮ የሚቆጠርበት ሁኔታ ነው። ቆጥረህ የምትደርስበት በዓል ነው። እንደ ሌሎች በዓላቶች በዚህ ወር በዚህ ቀን የሚል አይደለም። ከሰንበት ከማግስቱ ጀምረህ 50 ቀን ቁጥረህ በ50ኛው ቀን ግና የተቀደሰ ጉባኤ ይሁንልህ ሲል፣ ያም አዲሱን መስዋዕት ታቀርብበታለህ የመከር በዓል ይሁንላችሁ ተብሎ እንዲያውም የሚቀርበው በኢየሩሳሌም ነበር፣ ቤተ መቅደስ በነበረ ጊዜ እዛ ነው። እና ይሄ ልዩ የሚያደርገው ይሄን በዓል አንደኛ መከሩን ገበሬ ዘርቶ አርሞ እንግዲህ ብሎ መከራ አይቶ ምድር የሰጠውን ፍሬ ይዞ ወደ አምላክ የሚያቀርብበትና የሚመረቅበት በርሃንታውን ወይም ደግሞ የመጀመሪያውን የሚያቀርብበት ሲሆን ከዛ መስዋዕቱን ደግሞ ቁርባኑን ደግሞ ያው ከቤተ መቅደሱ በኢትዮጵያ ምድር እያለነ ነው ገበሬ የዘራውን በአመቱ ያን ያፈራውን በህዳር ማለት ነው። የእግዚአብሔር ሰኔ ነው፣ በኢትዮጵያ ግን በህዳር ነው የሚከበር የነበረው ይሄ በዓል። መከሩ በዛን ጊዜ ነው አስታውሳለሁ። ያው ለንስሐ አባታቸው እያንዳንዱ ገበሬ ጭኑ ያመጣል እህሉ ማለት ነው ከሁሉም ነገር ያና መጥቶ ይመረቅ ነበረ እዛ። አሁን በኋላ የተረፈው የራሱ ነው ማለት ነው። ከዚህ ሀገር ደግሞ ብዙውን ጊዜ የምናየው የተለያዩ ምግቦች፣ ለምሳሌ በዚህ ቀን ኦሪት የተሰጠበት ቀን እስከሆነ ድረስ ሌቱን ሁሉ ሲማሩ ማደር፣ ሌቱን ሁሉ ማለት ነው ነገ፣ ለምሳሌ ከዛሬ ምሽት ጀምሮ እስከ ነገ ጠዋት ማለት ነው። እንዲሁም ደግሞ የተለያዩ ምግቦች ደግሞ ምግብ ድብረ ይኻላ ከወተት ተነኩነ ያሉ ነገሮችን የመብላት ሁኔታ አለ። በእኛ በአባቶች ደግሞ የተለያዩ ዝክር፣ ለምሳሌ በዚህን አበቷል የሚዘክሩ ብዙዎች አሉ። አርደው ምን ብለው በዓሉን በደመቀ በዚህ ደግሞ ካህናቶች ደግሞ ያው ጸሎቱን ከጸሎት ቤት በመምራትና ህጉንም ከዛ በማስተማር ያለውን የቀረበውን አዲስ መስዋዕት ወይም አዲስ የእህል ቁርባን በመመረቅ ያው የሚበላበትና የሚጠጣበት ሁሉም የሚቀርብበት ትልቅ የደስታ በዓል ነው ማለት ነው። የምግብ የሚበላበት የሚጠጣበት በጣም ደስ የሚልበት በዓል ነው። በእርግጥ ሰኔ በኢትዮጵያ መከር እስከሆነ ድረስ ዝሩ ለክሙ ማዕረድ ብለው ዘሩን ይመረቁ ነበር። እህሉን አዝመራውን ግና ትእዛዙ የሚለውን አዝመራውን በከሳቸው ጊዜ አቅርቡ የሚለውን ትእዛዝ ግን በህዳር ነበር የሚፈጽሙት። ማለት ሁለት ጊዜ ነበር ማዕረር በኢትዮጵያ ማለት ነው። እና ይሄ በዓል በመከር ጊዜ ሁሉም የለፋውን አግኝቶ ስለሚያገኝበት የሚጠግብበት ነው ጊዜ ማለት ነው። ደስ ብሎት የሚቀረብበት በዓል ነው ማለት ነው። ለምሳሌ ፋሲካ ግን አሁን ያው የቂጣ በዓል ነው፣ እንዲያውም የጾም በዓል የተባለ ነው እንትን የሚል ህግ ስለሆነ ይጠበቃል እንጂ ማዕረር ግና የደስታ በዓል ነው። በደንብ የእህሉን ስላገኙ ደስ የሚላቸው ጊዜ ማለት ነው። ከዛ ያው እንግዲህ በዚህው ቀን ከማታ ጀምሮ እስከ ነገ ድረስ ልዩ ጸሎት ደግሞ ይካሄዳል። ከተፈቀደ የጸሎቱን እንትን እናሰማቸው እንዳለው ጊዜ ካለ ማለት ነው፣ ባጭሩ ማለት ነው። እና በዚህ መልኩ ነው እንግዲህ የሚካሄደው።
0: ከዚሁ ጋር በተያያዘ በእውነትም ገድል የሆነ ታሪክ ነው፣ ከልጅ ልጅ የሚተላለፍ ባህል ስለሆነ በዜማ አለ።
1: አዎ አዎ።
0: እሺ፣
1: ዛሬ ምሽት ለምሳሌ እንግዲህ ያው በግዕዙ ዜማ ሄዘጋ ተብሎ የእግዚአብሔር ስጋና ተብሎ ይጀመራል። ነገ ደግሞ አጼደክሙ ተብሎ ማለት አጼደክሙ ማለት መከሩን ባጨዳቸው ጊዜ የእናንተ የሆነውን በኩራት እህል አቅርቡ የሚለውን ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 14 ቀን ጀምሮ ያለውን ይህንን በዜማ ይቃኙታል። በአጭሩ ለማሰማት ወዳለሁ። እሺ፣
0: በጣም በደስታ
1: እሺ። ሄርዘጋ ተብሎ ይጀመራል። ሄርዘጋ ሄርዘጋ ግርማን አደራ ሄርዝጋ ሳሁን ታግብተንታ ንጉስ ሄርዝጋ ዛብ ፀሐኒ እስከ ዮም እስከ ዛት ለቴናው ሄርዝጋ ዘይረሳይከኒ እስከ ዮም እስከ ዛት ለቴናው ሄርዝጋ ወዛርየኒ ወዛብ ፀሐኒ እስከ ዮም እስከ ዛት ለቴናው ሄርዝጋ መንር ያለ ሰናይት ወመንር ክባ ዳመታተ ወቴናው ሄርዝጋ አሚባሌናው ሄርዝጋ ማይረርባሌናው ሄርዝጋ እያለ ይቀጥላል። ይሄ እግዚአብሔር ምስጋና ለዚህ አበቃህን ያደረስክን ማለት ነው። እንዲሁ ስለ ማይረርባል ያደረስክን አምላክ የተመሰገነ ይሆን በማለት ይሄን በዛሬው ምሽት ይጀምርና በነገው ደግሞ አጼደክም የሚለው ዜማ ደግሞ በሰፊው ነው የዜማ እንዲላል። አጼደክሙ ማይረር አጼደክሙ ማይረር አጼደክሙ ማይረር ወታቡ ክልስስት አጼደክሙ ማይረር ወታቡ ሐዲስ መስዋዕት እጼት ማይረራ ለጻድቃነ እሴት ማይረራ ለጻድቃነ ሕገ ዘላለም የኮነ ክሙ ዘላለምን በሟይል ክሙ እሴ ባክ በኩሉ ጊዜ ወበኩሉ ማይለ ህይወቴ አንሰ ኪያከን ተወከልኩ ታመንኩ አንሰ በበዛ ምህረትከ እግዚኦ በውቤትከ ወሰግራ መቅደስከ በፈሪወትከ እግዚኦ ርሃኒን በጽድቅከ እያለ እንግዲህ አጼደክሙ ማዕረር ማለት አጨዳውን ባጨዳችሁ ጊዜ እናንተን መከሩን በመከበር ይዛ እንግዲህ ታብኡ እክለ ህስስት አዲሱ መስዋዕት አቅርቡ ወታብኡ ለካህናት ወደ ካህናቱ አቅርቡ ወታብኡ ፍሬ ህስስት ያው ፍሬውን ዋናውን አቅርቡ ህገ ዘላለም ይኩንክሙ ለዘላለም ህግ ይሁንላችሁ እሴ ባሃከ እግዚአብሔርን አመሰግነዋል እያለ ያው ይቀጥላል። ጸሎቱ ረጅም ነው።
0: በጣም ግሩም በገድል ነው። አሁን ቄስ ሰማይ ምህረት በእውነትም በጣም ደግሞ ከዚሁ በሀገ ሸባዎት ደግሞ በእርግጥ የኦሪት መጽሐፍን ህዝበ እስራኤል ስለመቀበሉ ጋር በተያያዘ እንደገና ደግሞ ቅድም የአጨዳ ወቅት ብለውናል። በዚህ ላይ የሩትና የቦአዝም ግንኙነትም ይመለከታል። ያው ስለዚህ
1: ልክ ነው፣ ልክ ነው በጣም በእውነት አዎ። በዚህ ወቅት ሩት የዳዊት ሚታ መሆኗ እንግዲህ የተጻፈና የታወቀ ነው። ሩት ማባው ዩናች አቢመለክና ኖሃም የሚባሉ ሁለት ልጆቻቸውን ይዘው ወደ ማባ ሀገር ለመከር ጊዜ ድርቅ ሲሆንባቸው ወርደው ነገር ከዛ ሁለት ልጆቻቸው ሞቶ አቢመለክም ሞተ።
0: ካህሎንና ማን ነው?
1: ካህሎንና ማህሎን።
0: አዎ
1: ማህሎንና ካህሎን የሚባሉ ሁለቱ ልጆች ሞቶ አቢመለክ ባልየው ሞተ። እኒህ ሰዎች 10 አመት ላይ ተቀመጡ። ነገር ግን እኒህ ልጆች ሩትና ኦርፓ የሚባሉ ሴቶችን አግብቶ ነበር ካህሎንና ማህሎን። ይሁን እንጂ በ10 አመቱ መውለድም አልቻሉም። እንግዲህ እንትን አልሆነም። ከዛ ኖሃሚ ወደ አገሯ ስትመለስ ብቻዋን ሆና ነው የነበረችው።
0: አማቷ ናት።
1: ኦኬ። ሩት ዞርፋ ኦርፓ የምትባለው ተመለስ ስትላቸው እሷ ስትመለስ ሩት ግን ተጠማጥማ እዚህ ህዝቤ ነው አምላክሽ አምላኬ ነው ከምትሞች ሞታለሁ ከምትቀበሩ እቀበራለሁ አለቅሽም ብቻሽን አሰድሽም ስትል ተጠማጥመሻት። ከዛ ያው አብሮ ተመልሰው እንደሚታወቀው ታሪክ እዚህ መጣ እየቀረመሽ ነበር ያበላሻት እህል እየቀረመሽ ሩት ግን እግዚአብሔር ደግሞ
0: ሟዝ በሟዝ እርሻ ቦታ
1: አዎ ቀረነሽ ሻጋጥማት እግዚአብሔር መልካምነቷን አይቶ ከማን የጣላት ከቦአዝ እርሻ ቦአዝ ያቢመለክ ዘመድ ነው ወይም የባሏ ዘመድ ነው እና እንደ ኦሪቱ ትዛዝ እንግዲህ መዋጀት ወይም መግባት የምትችለው ዘመዷ ነው ማለት ነው። አንድ ወንድ ሳይወልድ ከሞተ በኋላ አቅራቡን ዘመድ የሆነውን ያገባል ማለት ይፈቀድ ነበር እና እዛ ጣላትና ከዛ በአጭሩ ነው በእንትኗ ምክር በአማቷ ምክር እሱ ጋር በመጠጋት ያው ቦአዝን በዓል አድርጋ በማግባት ቦአዝም ማመከሩን ሁሉ እስክትከተ ድረስም ደግሞ ሰጣት። እዛ ሱና ግብታ ይሁንሆ ወልዳ የሷ ልጅ የሴ አባት ነው የሴ ደግሞ የዳዊት አባት ነው እና ይሄንን ያሳየው ምንድነው ሟ እቺ ሙአባዩቱ ስደተኛ ናት ሌላ ህዝብ ናት ህዝብሽ ህዝቤ አምላክሽ አምላኬ ብለ ታምና በመምጣቷ እግዚአብሔር ደግሞ መልካምነቷን የገለጸበት የሚሆነው በዚህ በመከር በዓል ነው። በዚህ
0: ከሰለዚህ ቃል
1: ኪዳኗ በጣም የተጠበቀ በመሆኑ እንዲያውም ዳዊትም የተወለደ በዚህ በመከር በዓል የሞተም በዚህ ነው ተብሎ ያው ይታመናል። እሱ ያደረገሽ ታሪኳ ደግሞ በጣም ብዙ የሚያስተምርና

0: እስከ ነገ ምሽት ድረስ በዓሉ ሲሆን በበዓሉ የሚፈቀደው የሚበሉ ነገሮችን ማብሰል ይቻላል። አንድ እንግዳ ደግሞ እንዳልነው ደግሞ የሚበሉ በርግጥ ባህላዊ አለ ያገር ነገ ስጋ ይበላም የሚል ምክንያቱም በዛን ጊዜ ኦርስ ይቀበሉ ስጋ አልነበረም የሚል እንትን አለ። ግን ይሄ ባህል ነው ስጋ መላትም ይቻላል። ዋናው ነገር ግና ነገ የተቀደሰ ጉባኤ ይሁንላችሁ ስለሚል ማንኛውም ስራ ይከለከላል የሚበላ በቀር። እንዲሁም ደግሞ ነገ በዓሉ ደግሞ በዓሉ አብስሎ ለቅዳሜ ማብሰል ይቻላል። ቅዳሜ ማብሰልም ስለማይቻል ከዛ ውጪ ግን ያው በዓል የተቀደሰ ጉባኤ ነው የሚለው እንግዲህ የሚዘክሩም የሚሉም ሁሉ ደግሞ ትልቅ ቀን ነው፣ የደስታ ቀን ነው፣ የምግብ የመጠጥ ቀን ነው። እንግዲህ
1: ቤተሰብ ከቤተሰብ ዘመድ ከዘመድ የሚገናኝበት
0: ልክ ነው። እንዲሁ ባንድ በእግዚአብሔር ቤት ላይ የሚጸልዩበት በተለይ እንግዲህ እንግዳ ተቀብሎ የሚከበርት የሚስተናገድበት ብሉ ጠጡ የሚባልበት የተቀደሰ በዓል ነው። እንዲሁም ደግሞ ያው እግዚአብሔር ይመስገን ሰላም ስለሆነ ደግሞ ሰላም ደግሞ በዚያው ምንጠይቅበት ሁሉ አምላክ ነውና እና ቸር በዓል ያድርግልን እንዳለው
1: ሌላው ዋናው ደህንነታችን እንግዲህ ብሔራዊ ደህንነታችን እንዲተጠብቆ ከቀጠለ ነው እንግዲህ እፎይ ብለን ሰኔ ማይረድን የምናካብር ማለት ነው አይደል?
0: ልክ ነው። እንግዲህ ቸርተ መን ቸርተ አገኝ እንደሚባለው እንግዲህ እምነታችን እና ፍላጎታችን አምላክ ሰላም ይሆናለን የምንተስፋ የምናደርገው እሱማ ሁልጊዜ የሚዘወትር ልበናችን ነው። እንግዲህ ወደ አምላክ አንድ ሰው ፎይተ ሲያገኝ ማመስገን አምላክን ጥሩ ነገር ነው። ሲበላ ሲጠጣ ማመስገን ትልቅ ነገር ነው። ይሄ ሲሆን ሰላም እንዲሆን ደግሞ እግዚአብሔር ይረዳናል ማለት ነው እና አሁንም ሰላሙን ያምጣልን እግዚአብሔር ይመስገን። መቀኛ ጠላት ወደ ያረቀልን አንድነቱን ይስጠን። በእውነት ሰላም ካለ ሁሉም አለ ነውና መከባበር መተባበር መረዳዳት መመሳሰል እግዚአብሔር ከኛ ጋር ያድርግልን።
1: በጣም
0: ትልቅ በዓል ነው። አመሰግናለሁ ተሻየው ሆነት የነ ድረስ ሰጣችሁ።
1: ምንድን እናመሰግናለን ከልብ ቄስ ሰማይ ምህረት ለሸና አባ በኢየሩሳሌም አብኑ ያይ ብለን ተስፋ ጸሎት የምናደርስበት ለቅድስት ኢየሩሳሌም ስለሆነ ስለዚህ ደግሞ ለሚቀጥለው የሰኔ ማይረር የሀጋ ሸባዎት ያድርሰን እንላለን። ለሰጡት
0: አሜን አሜን አሜን አሜን አሜን።
1: መልካም ቀን እናመሰግናለን።
0: አክሰሚያ
1: አክሰሚያ ሙዚቃ

የተከበራችሁ አድማጮቻችን ፕሮግራማችን ሰባት ሰዓት ላይ ፕሮግራማችን ተጠናቀቃል። እናንተው ከያላችሁበት እስከ መጨረሻ አዳመጣችሁ ለምስጋናችን ይድረሳችሁ። ለቴክኒክ ባለሙያችን ለሙሼ ሞስኮቪች ምስጋና። እኔ ሻያው ደጉ ነበርኩ ያስተናገድኩኝ። በቀን ለ1 ሰዓት ላይ እንገናኝ። ሀግ ሸባውት ሳሚያህ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም ቀን ያል የቀኑን ስርጭታችን ዘንቀርበናል። ከዛ በፊት ግን ዛሬ እለቱ እንደብራዩን ዘመን አቆጣጥር አዩም 5 ሄበ ሲቫን ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጥር ማይ 21 2026 እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 13 2018 ነው። እንደተለመደው ስርጭታችን እስከ ቀን 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት በዜና ይነበባል። ወቅቱን የተመለከተ ዜና ትንታኔ እንዲሁም የሽቮት በዓል ወይም የሰኔ መሪት በዓል ማይረር በዓል ስለሆነ በዛም ዙሪያ የሃይማኖት አባት እንጋብዝና ስለ በዓሉ አንዳንድ ነገር ይሉናል። እንግዲህ እንደተለመደው እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው እንወስዳችኋለን። አንጋፋው ጋዜጠኛ ወልደረባችን ሻያው ደጉ
3: አዎ እንግዲህ ሻቦት ሀግ ሻቦት ሰኔ ማይረር የተሰኙ አመት በዓል ሆኖና በዚህ ጋር እንደ ደንቡ መሰረት ያው የወተት ነክ የምንመገብበት በጣም ገድል የሆነ ታሪክ ያለበት ነው። ህዝብ እስራኤል ከግብጽ ጭቆና ከፈሮን ጭቆና ተሻግረው በስናይ በረሃ ቆይታቸው ላይ ያው በመምህር ሙሴ መሪነት በእግዚአብሔር የኦሪት መጽሐፍ ተቀበለና በዚህ በዋናነት የሚከበርበት ከዚህ ጋር የተያዘ ስለሆነ እንግዲህ እንኳን አደረሰን
2: እንኳን አደረሰን። ይሄው
3: አመሰግናለሁ ሻለቃቸው ባዬ። አርዕስተ ዜና፣ ከሶስት ዓመት በፊት በኦክቶበር 7 ቀን 2023 ዓመተ ምህረት በሽብር ጥቃት ከባድ ጉዳት የደረሰበት ኪቡጽ ነሃል ኦዝ የአርሶ አደሮች ሰፈር ነዋሪዎች ለመጀመሪያ ጊዜ የሃግ ሻቡኦትን በዓል ያከብራሉ። የመኪና አደጋም የሰው ሕይወትን ማጥፋቱን በመቀጠል ሌሊቱን ሶስት ሰዎች ሕይወታቸውን አጡ። ፖሊስ ትናንት ምሽት በብኔብራ ከተማ በሚገኝ ጸሎት ቤት ውስጥ በራቢ የሻይ ፓር ግድያም አንድ ተጠርጣሪ በቁጥጥር ስር ውሏል። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊት ተዋጊ ወታደር ከጠላት በተወነጨፈ ድሮን ጥቃት በጸና ሁኔታ ቆሰለች። የተኩስ አቁምን ባስመለከተ በአሜሪካና በኢራን መካከል በይፋና በሚስጥር ድርድሩ እንደቀጠለ ቢሆንም ውጥረቱ እንደቀጠለ ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በእስራኤል ውስጥ በአሸባሪነት ከተፈረጀው እናም በቅርብ ወደ አዛ በጀልባ የተጓዙ ከአዘጋጆቹ አንዱ የሆነው የተባበሩት መንግስታት የዓለም የምግብ ፕሮግራም ከቱርክ የእርዳታ ድርጅት ጋር ያለውን ትብብር በአስቸኳይ እንዲያቆም እስራኤል ጠየቀች። በይሁዳና ሰማርያ አዛ ቀበሌዎችም የመንግስትን ተግባራት አስተባባሪ ሜጀር ጄኔራል ዮራም ሃሌቪ ለዓለም የምግብ ፕሮግራም ኃላፊዎችን ደብዳቤ ልከዋል። እስራኤል የተባበሩት መንግስታት ድርጅት በአዛ ውስጥ በሚገኝ ቱርክ ድርጅት ወክለው ለሚሰሩት የአዛ ነዋሪዎች የነዳጅ ማዘዋወር የሚያመለክት መረጃ እንዳለም ተገለጸ። ይህን ዜና ያደረሱን ቃል አቀባዮቻችን ካርሜላ ምናሼና ኢታይ ብሎምንታል ናቸው። ከሶስት ዓመት በፊት ኦክቶበር 7 2023 ዓመተ ምህረት በሽብር ጥቃት ከባድ ጉዳት የደረሰበት ኪቡጽ ነሃል ኦዝ የአርሶ አደሮች ሰፈር ነዋሪዎች ለመጀመሪያ ጊዜ የሃግ ሻቦትን በዓል ያከብራሉ። በጥቅም 7 ቅዳሜ ሰንበት በደረሰ ከባድ የሽብር ጥቃትን በርካታ የሰፈር ነዋሪዎችም ስለተገደሉባቸው በሕይወት የተረፉት የሰፈር ነዋሪዎችም ሃግ ሻቦኦትን በዓል ለማክበር በጣም ከባድ እንደሚሆንባቸውም ተናግረዋል። ነገር ግን አብሮ አይሞትም እንደሚባለው ሁሉም ሕይወታችን በደስታም ቢሆን ሕይወታችን እንቀጥላለን ይላሉ። የቅቡስ መሃል ኦዝ ሰፈር ነዋሪዎችም ጥቂት ማህበረሰብ አባላት ቢሆኑም ያኔ 16 አባላቱ ነበር በሽብር ጥቃት የተገደሉባቸው። የመኪና አደጋ የሰው ህይወት መጥፋቱን በመቀጠል ለሌቱን ሶስት ወጣቶች በአደጋ ህይወታቸውን አጡ። የሳዴ ኦዛያው ሰፈር ነዋሪዎቹም 16 ዓመቷ ሽራ ማዛል ናኢም ታዳጊ ልጅ፣ ባሽዶድ የሽባ ትምህርት ቤት ተማሪው የ18 ዓመት ወጣት አህሮን ፔሬጽ የተሳፈሩባት መለስተኛ አውቶቡስ ከከባድ ጭነት መኪና ጋር በመጋጨት በሞት ተለይቷ፣ አምስት ሰዎች

በተፈጠረ ክርክር ነበር ተጠርጣሪው ግለሰብ ራቢ ሻይም ፖር ከ13 ዓመት ታዳጊ ልጁ ፊት በጩቤ ወቅቶ ገሎታል ሲሉ ተናግረዋል። ቃል አቀባያችንና አና ፓይን እንደዘገበችው በግድያ የተጠረጠረው የ49 ዓመት እድሜ ያለው የአእምሮ ህመም ታሪክ ከሁለት ዓመት በፊት በኢየሩሳሌም የቆሻሻ ማጠራቀሚያዎችን በእሳት ሲያቃጥል በፖሊስ ተይዞ ታስሮ እንደነበረ ተነግሯል። ትናንት ምሽት በደቡብ ሊባኖስ አንዲት እስራኤላዊ ተዋጊ ወታደር ከጠላት በተወነጨፈ ድሮን ጥቃት በጸና ሁኔታ ቆሰለች። ሁለት ተዋጊ ወታደሮች በመካከለኛ ሁኔታ ቆስለዋል። ሶስት ተዋጊ ወታደሮች በቀላል ሁኔታ ቆስለዋል። ቁስለኞች ወደ ሆስፒታሎች ስለመወሰዳቸውና ለየቤተሰቦቻቸው መነገራቸው ወታደራዊ ቃል አቀባይ አስታውቋል። ከኢራን ጋር ያለው ቀውስ አልተረጋጋም። የአሜሪካ የስለላ ድርጅት በቴህራን ያለው ገዥ አካል ባለፈው ወር ሰው አልባ አውሮፕላኖችን የማምረት አቅሙን በነበረበት ለመመለስ ተሳክቶለታል ሲል ሲኤንኤን ዘግቧል። ኢራን ከተገመተው በላይ ወታደራዊ አቁሟን ወደ ቀድሞ ሁኔታ እየመለሰች መሆኗን ተጠቁሟል። ይህ በዚህ እንዳለም የኢራን ታስኒም የዜና ወኪል ኢራን ባለ 14 ነጥብ ሐሳቦችን ከላከች ከሶስት ቀናት በኋላ አሜሪካኖች በፓኪስታን አማላጅም በኩል አዲስ ሐሳብ ማቅረባቸውን ዘግቧል። ኢራን ሐሳቡን እየገመገመች ሲሆን እስካሁን ግን ምላሽ አልሰጠችም። ይህን ጉዳይ ባስመለከተ ፕሬዚዳንት ትራምፕ ሌሊቱን እንደተናገሩት ኢራን የሁሉንም ነገሮች የሚስማሙበት ሁሉ በሙሉ ምላሽ እስከሚሰጥ ድረስ ለተወሰኑ ቀናት ያህል እጠብቃለሁ ብሏል። ፕሬዚዳንት ትራምፕ አክለው ኢራን በአስቸኳይ ምላሽ መስጠት አለባት፣ ምላሽ የመጨረሻ መልስ የብዙ ሰዎችን ሕይወት ያተርፋል፣ ስለሆነም በአስቸኳይ ምላሽ የመስጠት ግዴታ ኢራን አለባት ብሏል። የአየር ጸባይ ሁኔታ ዛሬ ሐሙስ በመካከለኛውና በሰሜናዊ ክፍላተ ሀገራት በቀላሉ አልፎ አልፎ ይዘንባል። ነገ አርብና ቅዳሜ የሙቀቱ መጠን ደረጃ በደረጃ ይጨምራል የሚል ትንበያ ቢኖርም የአየር ጸባይ ሁኔታ ለዚሁ ወቅት የሙቀቱ መጠን ያለው ወትሮው ዝቅተኛ ቀዝቃዛማ ነው ይላሉ የአየር ጸባይ ተመራማሪዎች። ዜናው አበቃ።

0: አይቸው
1: አይቸው ባዬ ዜማው ዘፈኑ አው ካለበት ያመት ባል እንዲህ ዋዜማ የሰኔ ማይረር አመት ባል ሲሆን መቼም ጥሩ ቤተሰብ ከቤተሰብን የሚያገናኝ አብሮ የሚበላ የሚጠጣበት ሰኔ ማይረር ወይም ሀቃሸባዎት ስለሆነ ከዚህ ጋር በተያዘ ነው እና እንዲያው ትንሽ
0: ጎንደር ጎንደር ያለች ስታስታውስህ አንተ ተመለስክና ይሄ ሰኔ ማይረርን ኢትዮጵያ እንዴት ነበር የምታከብሩት ነበር እንግዲህ?
1: በእውነትም ለመናገር በሀገረ ኢትዮጵያ በገጠር መንደር ቆይታችን በዋናነት የሃይማኖት መሪዎች ቀሳውስት ሊቀ ካህናት እንዲህ እንግዲህ በሚቀጥለው በዚህ ወር በሰኔ ማይረር አመት ባል ነው በዚህ የተቀደሰ አመት
0: ሰኔ ማይረር የተባለ ግን አሁን ወሩ ግንቦት ነው
1: የሚያስተምሩ ነው
0: አሁን ወሩ ግንቦት ነው አይደል
1: እኮ ለውጥ እንዳለ አለ የወራ ቆጠራም ለየት ያለ ስለሆነ ግን የተቃረበ ነው እንግዲህ ግንቦት ላይ ሆኖ ለሰኔ ወር የተቃረበ ስለሆነ ነው ለዚህ ነው የሰኔ ማይረር ብለው የሚያከብሩትና አሁን እነሱ በአናነት አስቀድመው ለነዋሪዎቹ ለህዝቡ ያስታውቃሉ አሁን በጣም ቅዱስ ኦሪት መጽሐፍ ህዝበ እስራኤል የተቀበለበት የተቀደሰ ጉባኤ ስለሆነ በኦሪት መጽሐፍ በዚያም ሆነ ስለሆነ በጭራሹን የሚሰራበት አይሰራበትም እያሉ ሲነግሩ ነበርና በዚህ ደግሞ መዘከር ማነት ተስካር ድግስ እያደረጉ ዘመድ ከዘመድ ሲያከብራሉ የቅርብ ጊዜ ትዝታችን ግን ወተት ነክ ነገሮችን መመገብ ስለምደው ታሪክ
0: ኢትዮጵያም እንደዚህ ነው
1: ስለዚህ ሁኔታ ላይ በእውነት ስለዚህ ሁኔታ አልሰማሁም
0: እሳቸው ይገልጹልናል
1: አዎ ለዚህ ጥያቄ ቄስ የሃይማኖት መሪዎቹ ስለሆነ እኔ እስከማውቀው ድረስ ወተት ነክ ነገሮችን ስለመመገብ ሁኔታ ትዛይለኝም አይደለም እንዴ
0: አሁን በጣም ጥሩ እሺ ወደ ወቅቱ ስንመጣ በተለይ ምንጊዜም አነጋጋሪ ሆነና እጅግ በጣም በየቀኑም ፕሬዚዳንት ትራምፕ ምን አሉ ይላል ምንመለከተው የኢራንና የአሜሪካ ጉዳይ ነው ዞሮ ዞሮ እኛንም የሚነካ ነው ይሄ እኛም አለንበት ምንም አሜሪካና ኢራን እየተደራደሩ ቢባልም ከኛ የምንፈልገው ነገር ማለዛ ውስጥ መጨረሻ ላይ እንደታወቀው ተኩስ አቁም ስምምነት ከተደረገ ወዲህ ፕሬዚዳንት ትራምፕ የተኩስ አቁሙን ከጊዜ ወደ ጊዜ ያራዘሙ ምናልባት ከጦርነት ይልቅ ድርድር ይሻላል እንደራደር ችግሩን በድርድር እንፍታ ይያሉ የሚወስዱበት መንገድ ይመስላል በአንድ በኩል ሲታይ ይሄ መልካም ነገር መስሎ ይታያል ይሻየው ነገር ግን ኢራን አንተም ራስህ ቀድሞን በዜና ወጃ ላይ እንደገለጽከው ኢራን እንደገና አሁን በተለይ ያ ጥፍቶ ጠፊ ሰው አልባ የሚበሩ አውሮፕላኖችን የማደስ የመገንባት አቅማን ከእንደነበረው ሆኖ አሁን እየሰራች ያለችበት እየገነባች ያለችበት ሁኔታ ነውና ምን አይነት የተኩስ አቁም ስምምነት ነው ይሄ
1: ይሄ ከቴዎንም ለመከላከል እሱ ለመከላከል በሚል ይህ የጨዋታ አይነት ነው የተኩስ አቁም ስምምነት ከሆነም ባለፈው ማይዚያ 8 ቀን ጀምሮ ነበር ለመጀመሪያ ጊዜ የተኩስ አቁም ለቀናት ያህል በጦርነት ቆይታ በኋላ ማይዚያ ኤፕሪል 8 ቀን ላይ ነው እንግዲህ የተኩስ አቁም ስምምነት ላይ ደረሱና አሁን ጦርነቱ ጊዜያዊ አቋም ይቆምና በዚህ በሰላማዊ በሆነ ሁኔታ በአሸማጋይ በፓኪስታን አማላጅነት ስምምነት ላይ እንድረስ በሚል አሁን እየተሰራ ያለው ነገር ስንመለከተው የፒንግ ፖንግ ወይም የሽኩቻ አይነት ነገር ነው ሳጣ ገባ ሳጣ እንደዚህ አይነት ነው እንግዲህ ጊዜ እየሄደ ነው አሁን ይህንን ነገር በተመለከተ በትናንት ማምሻውን ደግሞ አዲስ ሀሳብ ኢራን አቀረበች ወደ 15 ነጥብ የያዙትን ያው በአሸማጋይ አማካኝነት ወደ ትራምፕ ደርሷቸዋል ተብሏል እሳቸው ምን አይነት ምላሽ እንደሚሰጡ አሁንም ዛቻውን እናጠቃለን እንደበድባለን ወታደራዊ የኃይል እርምጃን ወስዳለን በኢራን ላይ የሚለው ዛቻቸው እንደቀጠለ ስለሆነ በዚህ ዙሪያ ጋር ደግሞ በአንዳንድነት እንግዲህ አከራካሪ ምንድን ነው የኒውክለር ቦምብ ጀምላ ጨራሽ አደገኛ የሆነ ይህንን የገነባች ያለችው ኢራን እስራኤልን ለማጥፋት ነው በዋናነት እና እስራኤል ዝም ብላ አትቀመጥም ይህን ጦርነቱ በእንዲህ ጉዳይ ከተቋጨ ኢራን አሸነፈች ነው በእስራኤል አመለካከት አይደለም
0: እስራኤል ይህን ትቀበለዋለች ወይ እስራኤል መቼም ካሁን እስካሁን ድረስም የምትሟገትበት ያለው ሁኔታ ይህ ጅምላ ጭራሽ የሆነ ቦምብ ባለቤት እንዳትሆን በሚል በትልቁ ርዕስ እስራኤል ከመጀመሪያውም የገባችበት የሄደችበት ሁኔታ ነው። ኢራንም ቢሆን ይህን ጅምላ ጭራሽ ቦምብ ካገኘች እንደውም እሷም እንደምትለው ይህን የምትሰራው ይህን የምታደርገው ያለ እስራኤልን ለማጥፋት እንደሆነ እየተናገረች ያለችበት ነው። ይህ በዚህ እንዳለበት ሁኔታ አሁን ያለንበት ደረጃ 440 ኪሎ ግራም የሚመዝን የኒውክሌር ቦምብ መስራት የሚችል አቅም 60 እጅ ከመቶ የሚሆነውን አጠናቀው ጨርሰዋል። ያ ማለት እንግዲህ አሁን እንዳሉበት ከቀሩ እንደውም ወደ ጦርነት ከመግባታችን በፊት እንደው ታሪክ ወደኋላ ተመልስ እንጂ ኢራን በወራቶች የሚቆጠሩ ጊዜ ብቻ እንደቀራትና የኒውክሌር ቦምብ ባለቤት እንደምትሆን ቢያንስ ወደ ከ10 እስከ 11 ሚሊዮን የተለያዩ ፈንጆችን የኒውክሌር ቦምብ ፈንጆች ማዘጋጀት እንደምትችል የተደረሰበት ወቅት ነበር። አሁን ይህ ኦራኒየም የተሰኘው ይህን ለማምረት የሚጠቅማት የሚረዳት ይህን ያመረተችው የት ነው ያለ? የት ነው የሚገኘው? በጦርነቱ ለማግኘት አልተቻለም። ጉድጓዱስ መሬቱ ተቀብሮ ነው ያለ ይባላል። የት እንዳለ አይታወቅም። ኢራን ይህን አሳልፋ ለአሜሪካ እንድትሰጥ የሚል ሁኔታም ነበር። ትራምፕም ደግሞ ደጋግሞ ሲናገሩ እስራኤልን በመደገፍ ኢራን የኒውክሌር ቦምብ ባለቤት አትሆንም በማለት ሁሌ የሚናገሩት ሁኔታ አለ። ተምዘግዛግ ሚሳኤሎችስ በርቀት የሚሄዱትኝ አይተናል ምን ያህል ጉዳት እንዳደረሱ በንብረት ላይ በአገራችን ላይ በጦርነቱ ወቅት የተወነጨፉ ይወደቁት እና የዚህ ጉዳይ ግን ሲምቦሳ አንሰማም። እንደውም ይበልጥ ትራምፕ አሁን በከፍተኛ ደረጃ መነጋገር አድርገውት ያሉ የሆርሙዝ መተላለፊያ ወሽመጥ በተመለከተ ነው እንጂ እንደው ስለሌለው ችላ ብለውታል የሚሉም አሉና ይሄን አንተ እንዴት ነው የምታየው?
1: እንግዲህ በመዋዳነት የተነሱበት ጦርነቱ ሁለቱ የቃል ኪዳን ወዳጅ ሀገሮች አሜሪካና እስራኤል በመተባበር የጦር የማጥቃት እርምጃ በኢራን ላይ ጀመሩት ይህን ነጥብ አስቀምጠዋል። በዋናነት እንግዲህ 1 2 3 4 በሚል መደምሰስ ያለበት በመጀመሪያ የኒኩለርን ጀምላ ጨራሽ የኒኩለር ቦምብን ማጥፋት መደምሰስ፣ በሁለተኛ ደረጃ ደግሞ የኢራን ህዝብ ጭቁን ህዝብን ከዚህ አገዛዝ ማስለቀቅ፣ እንዲያውም ስርዓተ መንግስቱን ለብዙ ዓመታት ያህል እየገዛ ያለውን አያቶላዎችን መደምሰስ መገርሰስ የሚል ይዟል። እና እንግዲህ አሁን እዛ ተከትሎ ነው እዛ በኋላ ነው የሆርሙዝ የነዳጅ ዘይት የጫኑ መርከቦች መተላለፊያ እና ከኢኮኖሚ ጋር ነው እንግዲህ በነዳጅ ገበያ የዋጋ ጭምር ዋጋ እንትን ብሏል ኑሯል ዋጋው። አሁን ይህን ሁኔታ በተመለከተ በጣም ትኩረት ፕሬዚዳንት ትራምፕም ከፍተኛ ትኩረት ያደረጉት የኒውክሌር የቦምብን በተመለከተ እና ደግሞ የረዥም ርቀት ተምዘግዛጊ ሚሳይሎች ላይ ጭምር ነው። መደምሰስ መጥፋት የለበትም። አሁን ይህንን ዋናው የኒውክሌሩ የጀምላ ጨራሹ በኢራን በዚህ ኃላፊነት የሌለው የራሱን ዜጋ የሚጨፈጭፍ የሚደበድብ ጨቁኖ እየገዛ ያለው ምህረት የሌለው እሱ ኃላፊነት የሌለው ስለሆነ ይህንን ነገር ወይም ወደ ሶስተኛ አካል ወደ ውጭ ሀገር ያስረክብ ኒውክሌሩ ተብሏል። ይህን በተመለከተ እንግዲህ ያው ውጤቱ ምን እንደሚሆን ሁሉም እየተጠበቀ ነው ያለው ሁኔታ እና እንዴት ነው እንግዲህ በዚህ የኢራኑ እና በአሜሪካ ውጥረት በዚህ በቃ ሳይባል እስካሁን ለእስራኤል ብሔራዊ ደህንነትን ጎጂ በሽብርተኝነትን የበጀት የጦር መሳሪያ እርዳታ የሚለግሰው የኢራን አስተዳደር ነው። በሰሜኑ በኩል ሊባኖስ ውስጥ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት እሱም ለመከላከያ ሰራዊታችን አሁን ይሄ የሚንሰፋፈፍ ቦምብ የተጠመደበት መሳሪያ ሁኔታ መፍትሄ እስካሁን አልተገኘለትም። በየቀኑ ወደ እስራኤል ወደ ሰሜናዊ ግዛት እየወነጨፈ የወታደሮች ህይወትን እየከፈል ነው። በዚህ በሌሎችም ሀገሮች ከየመን ውስጥ ሁቲም የተሰኙ አሸባሪዎችም ሳይቀር ጦር መሳሪያ ሁሉ የት ነው የሚያገኙት? ከኢራን ነው። እንዴ አሸባሪዎች ድርጅት የሚያስተባብርን እስራኤልን በቀጥታም ሆነ በተዘዋዋሪ መንገድ ያጠቃቻለችው ኢራን ናት አይደለም እንዴ? ይሄንን እንግዲህ በተመለከተ ያው ቆራጥ የሆነ ርምጃን ያስፈልጋል ተብሎ ነው የሚጠበቀው። እንግዲህ የእስራኤል መከላከያ ሰራዊታችን የኢታማጆር ሹም በትናንትናው ዕለት በየጦር ሰፈሮቹ መመሪያዎችን አስተላልፈዋል። ያስተላለፉት መመሪያ እንግዲህ እስካሁን ባለው ጦርነትም የመከላከያ ሰራዊታችን መደበኛ ወታደሮችና እንዲሁም ተጠባባቂ ሚሊሻዎችም ተዋጊዎቹም ያደረጉት ጀብድ የሆነ ስራቸው ውጊያቸው ስኬታማ ውጤቶችን አስመዝግበዋልና በቀጣይነት ደግሞ ሌት ተቀን በንቃት እየተጠባበቀን ከጠላት ለሚሰነዝረው ማንኛውም አይነት ጥቃት ለህዝብን ለመከላከል መከላከያ ሰራዊታችን በከፍተኛ ተጠንቀቅ ላይ እንደሚገኝ ነው የተማጆር ሽሙ የተናገሩት።
0: እውነት ነው መከላከያ ሰራዊት የራሱን ጥንቃቄ የራሱን እርምጃ አስቀድሞ በመዘጋጀትም ይህን እያደረገ ያለበትን ሰዓት ነው።
1: እንግዲህ ወደ ቀጣዩ ደግሞ
0: እሺ
1: የብሔራዊ ደህንነት ሚኒስተር ቤንግቢር በተመለከተ አሁን እንግዲህ እስራኤል በማንኛውም አካል ወደ አዛ ባህር ወደብ እንዳይገባ በመርከብ በጀብላ በተናናሽ መርከቦች እንዳይገቡ የሚል እገዳ ጥላለች እስራኤል የሽብርተኝነት ለመከላከል። አሁን ግን ይህንን ትናንትና ዕለት ከቱርክ የተሰበሰቡ በመርከብ ልበለው በትናንሽ መርከብ ወደ አዛ ጉዞ ላይ እንዳሉት በደቡባዊ ቆጵሮስ የመከላከያ ሰራዊታችን የኮማንዶ ይዟቸዋል አስሯቸዋልና በታሰሩበት ጣቢያ ድረስ ሚኒስተር ቤንግቢር ሄደው ገብተው ከእስር ቤቱ ውስጥ ገብተው ቪዲዮ እየተቀረጹ ለነዚህ ለታሰሩትን የሚያበሳጭ አላስፈላጊ የሆነ ድርጊት ፈጽመዋል ብሎ እየተባለ እየተቹ ነው። እንዴት ይሄን ሁኔታ እስኪ እንዴት ታያለ አይቸው?
0: አመሰግናለሁ። በቅድሚያ ቀድም የጀመርኩትን የመከላከያን ጉዳይ ልጨስን ወደዚህ መጣለሁኝ እና የፈለግኩት ነገር እንደሆነ መከላከያ ምንጊዜም ቢሆን ያው በሚሰጠው መመሪያ መሰረት ተዘጋጅቶና ራሱን ብቁ አድርጎ ቻሎ መጠን ያህል ተዘጋጅቶ የሚጠብቅበት ሁኔታ ነው። ለሚፈጠሩት ክስተቶች በሙሉ ምላሽ ለመስጠት ከመቼውም ጊዜ በበለጠ ተዘጋጅቶ ያለበት ሁኔታ ነው። ይሄ በዚህን እንቋጨውና አንተ ያልከው አሁን በተለይ ሚኒስተር ቤንግቢር ያደረጉት ድርጊት እስ በአለም ደረጃ በከፍተኛ ደረጃ መነጋገሪያ የሆነ የመጣ ጉዳይ ነው። በጣም የሚገርመው ነገር ግን እኔ ድርጊቱ ጥሩ ነው መጥፎ ነው ለማለት አይደለም። ነገር ግን የዛ አይነት ድርጊት በሚፈጠርበት ሰዓት አለም በምን አይነት መንገድ እንደሚመለከት አንድ የተወሰነች የሆነች ነገር በእስራኤል ዘንድ በሚደረግበት ሰዓት ምን ያህል እንደሚንጫጩ ነገር ግን በእስራኤል ላይ ለሚደረጉት ጠላትነት ዘረኝነት አካሄዶች ግን ዓለም ዝም የሚልበት ጆሮ ዳባ ልበስ የሚልበት አይተናል። ኢራን ውስጥ የኢራን ህዝብ ሰላማዊ በወጣበት ሰዓት በጥይት በይፋ ሲገደሉ ያየ ዓለም ዝም ነው ያለ። ዛሬ እነዚህ እስራኤል ያገደችውን ድንበር ታግዷል ህግ አለ በቃ በአዛ ውስጥ በአሁኑ ሰዓት ማንኛውም መርከብ መግባት አይችልም። ምክንያቱም ለደህንነታችን ስንል ነው። አይተናል ሐማስ በእንደዚህ አይነት ቦታዎች እያስገባ የተለያዩ መሳሪያዎችን እያስገባ ምን ያህል ጉዳት እንዳደረሰብን። ሌላው ቢቀር ደግሞ ጥቅምት 7 2023 ያደረገው ክስተት እስከ መቼውም የማይረሳና ይቅር ሊባል የማይችል ድርጊት ነው ያደረገብን እና በዚህ ሰዓት አሁን ያ መስመር ተዘግቷል። እኛ ለነሱ እስራኤል ለምን ያን ቦታ ዘጋችሁ ነው? የዘጋችሁ ለደህንነታችን ስንል ብቻ ነው። አዛዝ ተርባል ይላሉ። በቀን 600 የጭነት መኪና ከነዲ ሞርኮ ከነተጎታቹ ሰባ እርዳታ የሚገባላቸው ማን ነው ያን ተቆጣጥሮ የሚወስደው ያለ ሙሉ በሙሉ ሐማስ። እነኚህ አሁን እስራኤል ለምን ይህን አደረገች በሚለው ነገር ብቻ ቆመው ይሄን ድንበር እንከፍታለን ጥሰን እንገባለን በኃይል ብለው እየመጡ ናቸው። እና እነሱን የማስቆም የመከልከል ኃላፊነት የኛ ነው። ምክንያቱም እነሱ ሲመጡ ምን ይዘው እንደሚመጡ እናውቃለን። ምን ይዘው እየመጡ ነው? ባለፈው መሰራ ይዘው እየመጡ ነበሩ። አሁን ደግሞ እርዳታ ይዘን እየመጣን ነው ብለው ግን ባለፈው ሲፈተሽ የተገኘበት አደንዛዥ እጽ፣ አልኮል፣ ኮንዶም እነኚህ ናቸው የተገኙት መርከቡ ላይ። ስለዚህ እኔ አሁን የሚኒስትር በንግብር ያደረጉት ድርጊት ተመልክቶ ዓለም በሙሉ እስራኤል እንዲያደረገች እንዲሰራች ሁሉ መንጫጫት ይጀምራል። እነሱ ስለተንጫጩ፣ እነሱ ስለጮሁ፣ እነሱ እንዲያደረገች ስላሉ ይህን ድርጊት ማውገዝ ወይ መደገፍ አይደለም። ነገር ግን ይሄ ምን ሁላ እኛ ትኩረት ልንሰጠው የሚገባ እንደ አንድ እስራኤላዊ፣ እንደ አንድ ይሁዲ፣ እንደ አንድ ያለችን ሀገር እስራኤል ብቻና ብቻ ብቸኛዋ በዓለም የውስጥ ሽኩቻችን ወደ ጎን በማስቀመጥ ለእንደዚህ አይነቶች ጥቃት ምላሽ ለመስጠት ሀገርን ለመጠበቅ እጅና ጓንትን መስራትና መቆም ነው ያለብን።
1: አይቶባየ ትክክል ነህ ያልከው ትክክል ነህ። ዓለም አቀፍ ህብረተሰብ በእስራኤል በመሰራው ማንኛውም ስራ ተቃውሞ ውግዘት እየሰነዘሩ ነው ያሉት። ትክክል ነህ። ግን ልዩነት ማድረግ ያለብን የሰብአዊ እርዳታን እና የሽብር ጥቃት ልዩነት አለው። እንደ ምልህ ኦክቶበር 7 በቅዳሜ ሰንበት 2023 ዓመተ ምህረት ሐማስ አሸባሪዎቹ አስቀድመው ለመመድ ወታደራዊ ለመመድ ስልጠና በማድረግ ነው እንግዲህ ድንበር ጥሰው በመግባት ያን ያህል ከባድ ጭፍጨፋ ይፈጸሙ በእስራኤላውያን። ከቀላል ነገር አይደለም። የወንጅ ከባድ ከሰው ልጅ የማይጠበቅ ድርጊት ነው የፈጸሙት። እነዚህ አሁን ሌሎቹ እነዚህ አሁን እስራኤል የጣለችውን ማዕቀብ እየጣሱ ወደ አዛ ለመግባት እየሞከሩ ያሉት ለፍልስጤም ህዝብ አሁን ላይ ቢሆን ይህ ጦርነት አዛ ቀበሌ ለሚኖረው በብዙ ሺህ የሚቆጠር ፍልስጤሚያን ከባድ ጉዳት አድርሶባቸዋል። እነሱ በድንኳን በና ያሉት ከቤታቸው ሁሉ ፈርሶ የሚገኙበት እና ይህን በተመለከተ ዓለም አቀፍ ህብረተሰብ የሐማስን ታጣቂ የሰራውን ስራ ተወት አድርገው እነዚህን ዜጎቹ ሴቶች፣ ህፃናት፣ ሽማግሌዎች ያላሉበት እርዳታ እናድርስ ብለው ይኸው በመርከብ ከህግ ውጭ በሆነ ሁኔታ ወደ እስራኤል ባደረጉት ሙከራ የመከላከያ ሰራዊታችን አቅቧታል፣ ይዟቸዋል፣ በቁጥጥር ስር አውሏቸዋል። እና አስሮ በዚህ በእስር ቤት ውስጥ ባሉበት ግን ሚኒስትሩ በአሁኑ ጊዜ የመገናኛ አውታር፣ የቴክኖሎጂ ውጤት፣ የማህበራዊ ሚዲያ በጣም መረጃ ከአንዱ ወደ አንዱ በቀላላ እየተሰራጨ ባለበት ጊዜ እሳቸው ከነዚህ ለገቡ መርከብ ቡድን አክቲቪስቶች ለፍልስጤማውያን ደጋፊዎች ናቸው ከነሱ ጋር ቪዲዮ መቀረጽ እና ያንን እንትን ማለቱ የዓለም አቀፍ ህብረተሰብ አይን ደረሰ። ይህን እኮ ዝሮ ዝሮ የእስራኤል መልካም ስም እኮ ነው።
0: አዎ፣ ይኸውልህ አሁን እዚህ ላይ አንደኛ አንተ ምን የሚባል አባባል ነገር አለ፣ አውቀው የተደበቀ ቢጠሩት አይሰማም የሚባል አባባል አለ። እስራኤል የፈለገች ነገር መልካም ነገር ብታደርግም እነዛ ግን ዓለም ግን አውሮፓ በተለይ እኛን በመጥፎ አይን ከማየት ወደኋላ አይሉም። በየትኛው ጦርነት ላይ ነው ለጠላቷ ምግብ እየሰጠች ጦርነት የምትገጥም ሀገር? ለሚያጠቃት ለሐማስ መጥቶ ህዝቦቿን ለጨፈጨፈው ላረደው ላቃጠለው ሰብአዊ እርዳታ እየገባለት ነው እኛ ጦርነት ከሱ ጋር የምናካሄደው? ማን ነው ይህን የሚያደርገው? ራሷ ታላቁ ሀያሉ አሜሪካ ማታደርገው እንደዚህ አይነቱን ነገር? እስኪ አንደኛው ሀገር እንደዚህ እኛ ላይ የደረሰብንን ጉዳት ይደረስባቸውና ያን ህዝብ ዝም ብላ የምታይ እንደሆነች እና ያለን ግን ነገ ማልዳ ደግሞ አውሮፓ ውስጥ የሚካሄደው ሁኔታ ራሳችን እያየን ነው። ከአሁንም ከወዲሁም እየተመለከትን ነው። በተለይ አክራሪ እስልምና ሃይማኖት ተከታዮች አክራሪዎች ጀርመን ውስጥ ምን እያደረጉ እንደሆነ በቀደም ትናንት ማየት ነው። አውሮፓ ውስጥም እንግሊዝ ውስጥ ፈረንሳይ ውስጥም የሚያደርጉትን እያየን ነው። ይህን እንፈልገው ነገር የሚፈልጉት በእርግጥ የሚኒስትር በንግብር ያደረጉት ሁኔታ እንዳልከው ለሚመለከተው ሰው ነው። ይህን ድርጊት በበጎ አድራጎት የሚመለከተው አለ። ይህን ድርጊት በመጥፎ የሚመለከተው ሰው አለ። በመጥፎ አድራጎት
1: በነገራችን ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የውጭ ጉዳይ ሚኒስትር ይህን ሚኒስትር ቤንግቪርን አውግዘዋል፣ ወቅሰዋቸዋል። የእሳቸው የሰሩት ስራ የእስራኤልን መንግስት አይወክልም دنيا تبعلوت يالكو عند الله هنا تجلس على تككلين يعني
0: يهون لنا زرو عندي تجبي نو تجبي على اللم ميلونجر راسات شنو مفتش يا اللب بننجي ليلا أوروبا ويان تو تشوهو تنشاتو إسرائيل سم تنقاش شبلن من نادق نجروتشن وروح على مالته أسبلجيم نا شايو نمسكنا لنا

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ መስመር ላይ ቄስ ውብሸት ያለው ይገኛሉ። ቄስ ውብሸት ያለው ሰላም ጤና ይስጥልን፣ እንደምን ዋሉ?
1: ሰላም ጤና ይስጥልኝ፣ እንደምን አላችሁ? መልካም አመት በዓል ያርግልን።
0: እናመሰግናለን። ሀገሽቦት ሰማያህ እንግዲህ እንኳን አብሮ አደረሰን። ሀገሽቦት እንለዋለን በእኛ ደግሞ ሰኔ ማይረር። የሰኔ ማይረር እስኪ እንደው ምን ማለት ነው የሰኔ ማይረር? ምንም እንኳን አድማጮቻችን ቢያውቁትም ቢሉትም የሰኔ ማይረር ምን ማለት ነው? ለምንድን ነው ሰኔ ማይረር የተባለ? ከወሩ ጋር ግንኙነት አለው የለውም?
1: ከወሩ ጋር ግንኙነት አለው። የአመት ነው የአመት እንግዲህ ከወሩ ጋር ግንኙነት ያለው በወር ያው እንግዲህ በመጀመሪያ ይቅርታ ያው ሁላችሁንም በዚሁ በአክብሮት ስላቀረባችሁኝ በጣም አመሰግናለሁ። የሬዲዮን ሰራተኞች እንዲያውም ክቡር ይሻየው ደጉ እንዲያውም አንተ በጣም አመሰግናለሁ ሌሎችም። እና ያው እንግዲህ ሰኔ ማይረር ማለት የሰኔ ማይረር በአመት አንድ ጊዜ የሚውለው የሰኔ ማይረር ይባላል። በየወሩ የሚውለው ደግሞ ጨረቃው በኋላ በ12 ቀን ሚካኤል ያው ሚካኤል ይባላል። 12 በየወሩ 12 ቀን ጨረቃው በኋላ ሚካኤል ይባላል። ዛሬ 12 ነው ተብሎ ያው የመጀመሪያው ጨረቃ ሲሆን መባቻው ጨረቃው 30 ቀን በ30 ይውላል። ከዛ በ10 ቀን 10 ጨረቃው በኋላ 10 ቀን 10 ይባላል። ይሄ አስተራይ በአመት አንድ ጊዜ አስተራይ እንውላለን። ያስተሰር ትልቁ አመት በዓል ማለት ነው። ከዛ ደግሞ በ12 ደግሞ የእንትን ደግሞ የዳሱ በዓል ደግሞ በ15 ይወጣል። የ12 ደግሞ ሚካኤል ማይረር ይባላል። እና ዛሬ ያው የአመት ነው። በአመት 2 ጊዜ ማይረር ይባላል። በአመት 2 ጊዜ የሚውሉት ማይረር ማን ማን ናቸው? እንግዲህ የህዳር ማይረር፣ የሰኔ ማይረር። የዛሬ የሰኔ ማይረር ነው። በዚች ሀገር ያው መጽሐፍ ኦሪቱ ህገ ኦሪቱ ለሙሴ የሰጠው ለህዝበ እስራኤል እንድንገለግልበት ለዘላለም ህገ ዘላለም ያለው ነው። ነገር ግን ያው በዚህ ሀገር እንደ ኦሪቱ በዚህ ሀገር ክረምቱ በዚህ ሀገር መከር ነው የተጣፈ። ይህን ሀገር ግን ወደ ስደት ሀገር ሂደን አባቶቻችን በስደት ሀገር ሲኖሩ ክረምቱ ተቀየረባቸው። ክረምቱ ሲቀየር የህዳር ማይረር የሸት ወራት ሆነ። እንግዲህ ሰኔ ማይረር የሚለው መከሩን በከወንክ ጊዜ ነዶውን ወደ ካህኑ ሳይመረቅ አይበላም። በካህኑ አቅርቦ ካህኑ ትልቁ ካህን ይወዘውዘው ይላል። በዛን ጊዜ እነ ይወዘውዘዋል፣ ይቀደሳል፣ አዲስ መስዋዕት ይቀርባል፣ ያው ቁርባን ይሆናል። በዛውን ቀን እንዲያው ለመስዋዕት ለአምላክ ይቀርባል። እንደገና ደግሞ የአመቱ የመጀመሪያው ስለሆነ ይቀመሳል። እዛ በኋላ ይሁላም የሆነው ምድሪቱ ፍሬዋን በሰዓቱ እንድትሰጥና ህጉን ትእዛዙን ደግሞ እንድንጠብቅ መልሶ ደግሞ እንደ ሰዓት ሳይመረቅ ሳይባረክ ምንም ነገር ወደ አፍን የምንቀምሰው ነገር የለም። ኢትዮጵያ እያለን ለምሳሌ እረኛው እሸቱን ማሽላውን ሁሉን ገብስ እሸት ስንዴ እሸት የሁሉ እረኛ እንኳ ወፍ እንዳይበላው ቢጠብቅም አይቀምሰውም። ካህን ካልቀመሰው እንዳትቀምሱ ተብሎ ነው በእናት አባት የሚያስተምሩ። ከዛ ወደ ካህን ወስዶ እሸቱ ይመረቃል። እዚያም ደግሞ ምርቱ ደግሞ በተመረተ ጊዜ ልክ ነዶ እንደሚለው እንደሚጠቀሰው የእህሉ አስራት በኩራቱ ነው። ነዶ ይወዘወዛል። ነዶ ተወዘወዘ በኋላ ክምሩ ተከመረ በኋላ ደግሞ ከክምሩ ደግሞ ተከመረ በኋላ ውድማው በትልቅ ማድጋ እንቅብ አንስቶ ይሄ በረሃንታ ይባላል። ይቺ የእግዚአብሔር በረሃንታ ናት። የካህን ግብር ናት። ለካህን ለእግዚአብሔር የተባለውን ይብሉ ካህናት ይውላል። እና ያንን እያደረጉ ነው ሲያስተምሩን ያደጉ የኖሩ። ያው ክረምቱ ስለተቀየረባቸው ግን በዚህ ሀገር የሰኔ ዛሬ መከር ነው። በኢትዮጵያ ተጋባት ነው። ምን አደረጉ? የዚህን ሀገር የማይረር ሰኔን የዘር መመረጫ አደረጉት። የዚህ የኢትዮጵያውን ደግሞ የመካር የሸት መመረቂያ የነዶም ወመዘዘም የምርት መመረቂያ ሆነ ተዘጋጀ ማለት ነው እና በአመት ሁለት ጊዜ
0: እሺ እዚህ አሁን የሸቦት ባህል ይባላል ያ ሲከበር እንግዲህ አብዛኛውን የወተት ምርቶች የሚበላበት ነው ያ ማለት እንግዲህ ወተት ነክ ነገሮች አይቭም ግቢናም ሁሉም ይበላ ነው ስጋ ይበላም ማለት ነው ኢትዮጵያም እንደዚህ ነበር ወይ
1: እንግዲህ ያው እነዚህን ማርና ወተት ይቻገር ማርና ወተት ስለምታፈስ እንደዚያ ነው ለበርግጥ በኢትዮጵያ የተለየ እንደዚህ አላውቅም እንጃ ትልቆቹ ሊያውቁ ይችላሉ የሚያውቁ ሊኖር ይችላሉ እኔ በእኔ በኩል የነበርኩ ከካህናቶች መለኩሶች የነበሩበት ትላልቅ መምህራን የነበሩበትና ያው አስተማሮች የነበሩበት ሀገር ነው ቀላል ሀገር አይደለም
0: ስለዚህ እንደዚህ የሚባል ነገር አልነበረም እዛ ባሉን ተቀብለን እንደባሉ ማክበር እንጂ
1: አልሰማሁም እሺ ያው ይታረዳል ይጠመቃል የሰኔ ማይረርን የሚዘክሩ ትላልቅ አዛውንቶች ነበሩ ካህናቶች ያን ያው ዝክር ውሃ ላይ ተጠርቶ በዝክሩ ጊዜ ያው ያን ዝክሩን ግብዣ እየበላ እየጠጣ በጸሎት ህዝቡም በምርቃን አመት ባሉን በዛ መልክ ነበር ምን ነውለው እንጂ እንደዚህ ሀገር በወተት በተለያዩ በማርነግ አልነበረ
0: እስኪ አንድ ዜማ ምናልባት ሻየውም ዜማ ይላል ድምጹን አጥፍቶ ቁጭ ብሎ እንዴት ነው ያዳመጥክ
2: አዎ ክቡር ቄስ ውብሸት ያለው እዚያው በደንብ ሳዳምጥ ነበረ እዚህ ስቱዲዮ ላይ ሁኜና ሲናገሩ በረንታ ያሉት ቃል አለ እኔ ስሰማው ባራንታ በረንታ የሚለው ቃል የዳቦ ብራንታ ይባላል ትክክለኛ ይባላል አይደል
0: ሲቆረስ መሀለኛው ማለት ነው ዳቦ ሲቆረስ
1: አዎ ያም የመጣው ከዚህ ዘነው እንግዲህ ይሄ ብራንታ የሚባለው ደግሞ ልክ ከምርቱ የመጀመሪያው ሰው ደግሞ እስከ እንስሳ የእናቱን ማህፀን ከፍቶ ወጣው የመጀመሪያው እሱ ባንኩራ ይባላል። ይህም ደግሞ እንደ ባንኩራው መስዋዕቱን እናቶቻችን ጋግረው ካህኑ በሚመረከው ጊዜ መሃሉን አውጥቶ ያ መሃሉ ለወንዶች ብቻ
0: የሚሰጥ ለምንድን ነው?
1: ይሄ እንግዲህ ለወንዶች ብቻ የሚሰጠው ኢብኑ ካህናት ያለው ወንድ ልጅ ነው እንጂ ሴት ልጅ ካህን አይደለም። ካህን ይሄ የካህን ነው። የካህኑ ለዋውያኑ ይብሉት ይላል። እና ሴት ልጅ ሌላውን በዳርና በዳር ያለውን ነው እንጂ ሴት ልጅ መሃሉን ወንድም ባይኖር መሃሉን ቆርጣ በራንታ እንደ ወንድ አታወጣም። አትጠቀም ይህ ክልክል ነው። በድፍኑ ትቆርሰዋለሽ መሃሉና መሃሉ ሳታለያይ ማለት ነው። ሁለት ጊዜ እንደዛ በዛ መልክ እና ይሄ ከካህናቶች የመጣ ነው። የካህን ግብር የካህን ልምድ ነው። ከቤተ መቅደሱ ከወሬቱ ጀምሮ እናቶቻችን አስተርፈ ቃላትን ደግመው ያወቁታል። አጥበው ተነጽኸው ያቺ መስዋዕት ትቀርባለሽ በካህኑ በህዝቡ መሃሉን አውጥቶ ካህናቶችና ወንዶቹ በሙሉ ይበሉ ያኔ ከምሳሉ የመጀመሪያ እንደቆሙ የእግዚአብሔርን ቃል ጠርተው ሴቶች ግን በዳርና በዳር ያለውን ያንን ይቀምሳሉ። እንደዛ ነው የነበረ እንትናችን። እንግዲህ ወጉና ህጉና ደንቡ እንደተጣፈው እንደ ኦሪቱ ትእዛዝ።
0: እስኪ የበዓሉን በማስመልከት እንግዲህ አንድ የበዓል ነክ የሆነ እስኪ ዜማ ያሰሙን።
1: እሺ እንግዲህ ያው ስለ በዓሉ ያው ይሄ በዓል በሁለት አይነት ነው። አንደኛ ስለመከሩ በዓል ነው። ሁለተኛ ደግሞ ያው የመከሩ በዓል ህሌሳን ጀምሮ እስከ አለፈው እሁድ ጨረቃው ሶስት ወር ነው ህሌሳን ደክቶ እና አሁን ህሌሳን ደክቶ ሶስት ወር ባለፈው ጨረቃው እሁድ ቀን ያለፈው ዛሬ ያው ነገ ያው በየሰኔ ማይረር ብለው በዚያ ሀገር ተሰይሟል። ወይም በጨረቃው አልዋለም ወይም በፍርት አልዋለም። የኛው ደግሞ የሚቀጥለው ደግሞ አቆጣጠሩ የኛው የሰኔ ማይረር የሚመጣው ሳምንት ነው ማለት ነው። 12 ቀን ሮብ ይውላል።
0: አሃ
1: የዛሬው ግን አጓጉሉ ላይ ነው ወይ በ10 ታል ሆነ ወይም ደግሞ በጨረቃው አልዋሉትም። የጨረቃው ልክ ሰና 3 ወር የሚያለፈው እሁድ ነው የነበረ ሀሌሳ እንደክቶ እና ከግብጽ በወጡ በ3 ወሩ መምራት ሙሴ ነብዩ ሙሴ ወደ ተራራ ወጦ ያው ወሪቱን የተቀበለበት ቀን ነው። ይሄ አንዱ ነው። ሁለተኛው ደግሞ የአጸደክ ምለው የማይረብ ነዶም ይወዘወዝበት በሁለት ነው ባሉ እንግዲህ የሚጠቀሰው በመጽሐፍ ላይ እና የሰኔ ማይረብ የመጀመሪያው ጸሎት ዋዜማ የማታው እንደዚህ ይላል አጸደከሞ ማይረረ አጸደከሞ ማይረረ አጸደከሞ ማይረረ ወታበው ከሰሰ አጸደከሞ ማይረረ ወታበው ፍሬ ህይወት እስያት ማይረረ ለጻድቃን እስያት ማይረረ ለጻድቃን ይላል። የጧቱ ዜማ ሌላ ነው፣ የማታው ይሄ ነው። በዚህ መልክ ነበር እንግዲህ ካህናቱ ሁሉ ተማሪውም ህዝቡም ተሰብስቦ በጸሎት በዜማ የምንቀበለው የነበረ ትልቁን አመት በዓል በየአመት በዓሉ። እነዚህ እንግዲህ ይሄ ትልቅ አመት በዓል ነው። እግዚአብሔር እንኳን እዚህ ያደረሰን። ከኦሪት ዘጸአት ከምዕራፍ 19 እንዲህ ይላል የተባረክ እግዚአብሔር አምላክ እስራኤል አምላክ ለሁሉ መንፈስ እግዚኦ ለኩሉ ዘሥጋ እስትንፋስና ሥጋ የለበሰ ሁሉ የፈጠረ እስራኤል አምላክ የተባረከ የተቀደሰ ይሁን እያልኩኝ እንግዲህ ስለ ኦሪቱን እንዴት እንደተቀበለው መምህራችን ሙሴ አባ ሙሴ ነብዩ ሙሴ የሚጠቅስ ነው። በሶስተኛ ምዕራፍ 19 ቁጥር 1 በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። ራፊድ ማለት እንግዲህ በሲና ምድረ በዳ ስሟ ነው የቦታዋ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ለፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው ለያዕቆብ ቤት እንዲህ በል ለእስራኤል ልጆችም እንዲህ ንገር በግብጻውያን ያደረኩትን በምስጢርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌም በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት እሆናችሁ አደርጋችኋለሁ አለ። እንግዲህ እስራኤልን ነው ከአሕዛብ ዓለም አሕዛብ ሁሉ የተለያችሁ አድርጌ ርስት አደርጋችኋለሁ እናንተም የካህናተ መንግስት የተቀደሰን ህዝብ ትባላላችሁ በዓለም እስራኤል የእስራኤል ልጆች የምትነግራቸው ቃል ይህ ነው አለው እግዚአብሔር ለሙሴ እንዲህ ብሎ አለው። ሙሴም ወጣ መጣ የህዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ነገራቸው። ህዝቡ ሁሉ አንድ አፉ ነው እግዚአብሔር ያለውን ሁሉ እናደርጋለን ብለው ለጊዜው እንደተሰጡት መለሱ። ሙሴም የህዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብኝ እነሆ በከባድ ደመና እመጣለሁ አለው። ሙሴም የህዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው ወደ ህዝቡ ሂድ ዛሬና ነገም ቀድሳቸው ልብሳቸውንም ይጠቡ በሶስተኛው ቀን ህዝቡ ሲያዩ እግዚአብሔር በሲና ተራራ ላይ ወርዷልና በሶስተኛው ቀን ተዘጋጁ ወሰንም ለህዝቡ በዙሪያው አድርጉ አለ። እንዲህ እያለ ይቀጥላል። ማለትም እንግዲህ ያው አሁን ለምሳሌ በሰንበት ቀን ሐሙስ ጀምረው አባቶቻችን እናቶቻችን ታጥበው ተነጽተው ሰንበትን ለመቀበል ወደ ኦሪቱ ለመቅረብ ያው በንጽህና ነው። አሁን እዚህ ምንድን ነው ያለው እንግዲህ ሰውነታችንም ተነጸሁ ተቀደሱ ወደ ተራራው የሚወጡትን ከመስጠቻቸው ጋር እንዳይገናኙ ወደ ተራራው ወጥተው በንጽህና ተራራውን የነካ ሁሉ ይወገራል ነው ያለው። ይወገራል ኃጢአት የሰራ ሁሉ በንጽህና የቀረበ ግን ከተራራው ግርጌ ሆኖ ኦሪቱን ይሄን ያሉት ምክንያት ምንድነው ያላቸው? እግዚአብሔርን ካላየነው በሙሴ አናምንም ብለው ጥያቄ አቀርበው ነበር ህዝብ እስራኤል። እና ሙሴ እግዚአብሔር እንዲገጹን እንዲታያቸው ነበር ልመና አቀረበው ወደ እግዚአብሔር። ምን አለ እግዚአብሔር? ገጽን ያሉ በርግጥ ገጽን አይቶ በህይወት የሚኖር ሰው የለምና ግና እንዳይሞት ሁኜ ታዘባ ይታያቸዋለሁና ተራራውን ግን እንዳይነኩ ወደ ላይም እንዳይወጡ ሀገርጌው ሆነው ሙላቸው ባንድነቱ ነው ያው የእግዚአብሔርን ገጽን ታያቸዋለሁ እንዳይደነግጡም እንዳይደነግጡ ንገራቸው ብሎት ነበር። እንዳደነግጡ ወፈሩን ኩሉ ወቆሙር ጠወየን ወለ ሙሴ አንተ ተናገር ሙሴ ነው ወእግዚአብሔር ይትናገር ለሙሴ። እንትን እንግዲህ እግዚአብሔር ለሙሴ ሙሴ ጋር ይነጋገራል ሙሴ ደግሞ ለህዝቡ ይነግራል። በመካከሉ ነው ግን የሙሴን ቃል የእግዚአብሔርን ቃል ሲያዳምጡ ሲሰሙ ነበር። ገጹንም አንዴ ታያቸው ብልጭ ብሎ እንደነጎድጎድ እንደነጎዳ እንደመብረቅ ሆኖ ነው የታያቸው። በጣም ግርማ ነገር ነበረ። እንዳደነግጡ እያላቸው ሞቱ ወደቁ። በአርባ ቀናቸው ነው የተነሱ ሚላቸው ሙታንን ከመሬት ያስነሳ ሚለው በዚያ ነው። ስለዚህ ደን እንዳደነግጡ ብያል ነበረም ብሎ ጠይቃቸው። ምን አሉ? ከዛ ወደዛ እግዚአብሔርን ገጹን እንዳናየው አየነው እንሞታለንና እንግዲህ ምስክር እንሆናለን ለዘላለም ኦሪቱን በእጅ ለመስጠቱ በክሌ ጽላት ኦሪት በደይሁ ቅዱስ በአጥባይቱ ቅዱስ በተቀደሰው ጣቱ እፎ እግዚአብሔር ሙሴ ሰው ጋር ሙሴ ጋር ሲነጋገር ማይተናል ገጹን ማይተናል። ድግም ብናየው ግን እንሞታለን። ድግም እንዳናየው እናምናለን ምስክር እንሆናለን ለዘላለም ህጉን የሰጠ ህገ ዘላለም ብለው ተናገሩ። ነሰባው ሽማግሌዎች አብረው የቀረቡት ማለት ነው። ሁለቱ ሽማግሌዎች ሙሴና አሮንን በመናቅ በድንኳን ውስጥ ቀሩ ይላል። እነዛ ግን እግዚአብሔር መርጧቸው ነበረ ያው በመናናቅ ቀሩ። የእግዚአብሔር መንፈስ ግን በእነሱ ላይ ወርዶ ተገኘ። ትንቢት ሲናገሩ ተገኙ። ህዝቡ ሙሴን ተቆጣቸው። አለ ሙሴ ነቢይ የለም እንዴት ትንቢት ይናገራሉ ባለው ጊዜ የእስራኤል ልጅ እያንዳንዱ ሁሉ የእግዚአብሔርን ቃል ለመናገር የእግዚአብሔር መንፈስ ቢያድርበት እንዴት ተቋቋመ ስለኔ ትቃናላችሁ ነው ያላቸው። ሙሴ ግን ያውቃል ያው በአመጽነት እንደቀሩ ነው እንጂ ሁሉንም ያውቃል። እና ስለዚህ በዚህ ተራራ ላይ ያወርዱ የሰጣቸው ባለፈው እሁድ ጨረቃው ሶስት ወር ነው ሀሌ ሳንጅም በወጡ በሶስት ወራቸው ነው ኦሪት የተቀበሉ የሚለው ይህን ይመስላል ስለ ኦሪቱ።
0: እሺ
1: ስለ ተራራውን አቀባበል ማለት ነው። በተራራውም የነካ ፈጽሞ ይሞታል። ማንም የማንም እጅ እንዳይነካ ተራራው። ነገር ግን የሚነካው ሁሉ ይወገራል ወይም በፍላጽ ይወጋል። እንስሳም ወይም ሰው ቢሆን አይድንም በላቸው አለ። ፈአቋርጥ የመለከት ድምፅ ሲነፋ በዚያ ጊዜ ወደ ተራራው ይወጡ ነበር። ሙሴም ከተራራው ወደ ህዝቡ ወረደ። ህዝቡም ቀደሰ ልብሳቸውንም አጠቡ። ህዝቡንም በሶስተኛው ቀን ተዘጋጁ ወደ ሴቶቻችሁም አትቅረቡ አለ። እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ህዝቡ ሁሉ ተንቀጠቀጡ። ሙሴም ህዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው። ከተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደበት የሲናይ ተራራ ሁሉ ይጤስ ነበረ። ከእርሱም እንደ እቶን ጢስ ያለ ይወጣ ነበረ። ተራራውም እያለ ይቀጥላል። እንግዲህ ያው ከፈቀዳችሁ ይፈጽመዋለሁ።
0: ሰዓታችን እየተገባደደ ነው።
1: ጊዜ ካለ ማለት ነው።
0: ጊዜ ጨርሰናል። ሌላ ጊዜ እንደግማለን። ቄሱ ብሸት ያለው እጅግ በጣም
1: እና እንግዲህ አንዴት ቃል የምናገረው
0: እሺ፣ ፈጠን ብለው
1: አሁን ለምሳሌ ብዙ መምህራኖች አሉ ስለ ኦሪት የሚያስተምሩ የሚያነቡ አንባቢዎቹ ላሉ እኔ ተሰማው አንዳንድ ጊዜ ትልቅ ስህተት አለ። ምናልባት እንግዲህ ህም እንደተገኘ የሚያውቁበት ካለ እያቄ ነው ለአንባቢዎች። ኦሪት እንዴት አንቺ ይባላል ሲያነቡ ሰማቸው ኦሪት እንዲህ አለሽ ኦሪት እንዲህ አለሽ እያለ ያው አሁን ሳደበው ግን ኦሪት እንዲህ ይላል እያለ
0: እሺ ሌላ ጊዜ ሌላ ቀን በደንብ እንወያይበታለን። በእውነት ጥሩ ጥያቄ ነው ያቀረቡት። ሰሞኑን እንወርበታለን። ሰዓት
1: እናመሰግናለሁ።
0: እናመሰግናለሁ። ክብራትና ክብራን አድማጮቻችን እሺ በዓሉ እንግዲህ ዛሬ የሚገባው በዓሉ ኢየሩሳሌም 16 ሰዓት ከ58 የሚወጣበት 8 ሰዓት ከሩብ፣ ቴል አቪቭ በ7 ሰዓት ከሩብ ይገባል የሚወጣበት 8 ሰዓት ከ18 ደቂቃ፣ ሃይፋ ከ7 ሰዓት 6 ደቂቃ ገብቶ ነገ 8 ሰዓት ከ19 ደቂቃ ይወጣል። ቤርሸባ 7 ሰዓት ከ14 ገብቶ ነገ 8 ሰዓት ከሩብ ይወጣል። መልካም በዓል ለሁላችን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችሁ እንደምን አመሻችሁ መልካም በዓል ይሁንላችሁ ይላል የምሽቱ ስርጭታችን ጀምረናል። ከዛ በፊት ግን ዛሬ እለቱ አዮም ዮም ኸሚስ ሄይ በሲቫን ታፍሽም ፔቫቭ እንደ ብራያን አቆጣጥር ሲሆን እንደ አውሮፓ ዘመን አቆጣጥር ደግሞ ሜ 21 2026 እንደ ኢትዮጵያ ዘመን አቆጣጥር ግንቦት 13 2018 ነው። የተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዛሬ በዛ ያሉ ጠንከር ያሉ ፕሮግራሞች አሉን ይዘን እንቀርባለን። እስከ ስርጭታችን ፍጻሜ ድረስ አብራችሁን ቆዩ። ይያልኒ የዚህ ፕሮግራም አጠናካሪ ለሆኑ ዛሪፍ ሳሊም ምስጋና ይደርሰው። ይያልኒ ወደ ስርጭታችን እንዳለን በቅድሚያም ዜና እንጀምራለን። በቅድሚያም አርዕስተ ዜና መከላከያ ሰራዊታችን በተጠንቀቅ ላይ እንዳለ ኢታማጆር ሹም ተናገሩ። ሚኒስተር ቤንጊቪር ድርጅት በዓለም ዙሪያ መነጋጋሪ እንደሆነ እንደቀጠለ ነው። እስራኤል ከአዛን የባህር ድንበር ከመከልከሏ የተነሳ ያን በጉልበት ለመስመር የመጡ መርከበኞች ወደ ሀገራቸው እንዲመለሱ እየተገደዱ ነው። አሜሪካ ያለው በአሜሪካና በኢራን ያለው የሰላም ድርድር አነጋጋሪነቱ እንደቀጠለ ነው። ምን ደረጃ ደረሰ የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። መከላከያ ሰራዊት በተጠንቀቅ ላይ ይገኛል ሲሉ የእስራኤል መከላከያ ኢታማጆር ሹም ጄኔራል ኢያል ዘሚር አስታወቁ። የእስራኤል የጦር ኃይሎች ኢታማጆር ሹም ጄኔራል ኢያል ዘሚር እንዳስታወቁትም መከላከያ ሰራዊቱ በሁሉም ዘርፍ በተጠንቀቅ ላይ ይገኛል። በየብስ በአየር በባህር ላይ መከላከያ ሰራዊቱ በሙሉ ዘርፍ ሙሉ ለሚፈጸመው ጥቃት በሙሉ ምላሽ ለመስጠትና ለማጥቃት ከፍተኛ ዝግጅቱን አጠናክሮ በተጠንቀቅ ላይ ይገኛል ብሏል። ጄኔራሉ ይህን የተናገሩትም በራምባም ሆስፒታል የቆሰሉ ወታደሮችን በጎበኙበት ወቅት ነው። ይህ በዚህ እንዳለ በአዛ ያለው ጦርነት እንደቀጠለ ሲሆን በሰሜን አዛ ሰርጥ መከላከያ ቢጫ መስመር ብሎ በከለለውን መስመር ጥሶ የገባ ሽብርተኛ መግደሉን አስታውቋል። እንደሚታወሰው ሁሉ መከላከያ ሰራዊታችን ከ160 እጅ የሚሆኑ የአዛን ቦታ እየተቆጣጠረ ይገኛል። ከዛ በፊት ከያም ቦታ ቢጫ ድንበር ላይ ከለለውን ጥሶ የገባ እንደሚከደል ታወቃል። ይሄንም አድርጓል ሽብርተኞች ናቸው። ሚኒስተር ቤንጊቪር ድርጅት አነጋጋሪነቱ በዓለም ዙሪያ እንደቀጠለ ነው። እንደሚታወቀው ሁሉ ሚኒስተር ቤንጊቪር በትናንትና ሁለት ወደ አዛ በኃይል ለመግባት የሞከሩ ከተለያዩ የአውሮፓ ሀገራት የመጡ መርከበኞች በመርከብ ሳበሩ ባህር ኃይላችን በቁጥጥር ስር አውሏቸዋል። ከዚህ ቦታ ሚኒስተር ቤንጊቪር በመሄድ እነሱ ግለሰቦችን ወደ አትሰሩበት መርከብ በመሄድ ያሉበትን ሁኔታ ወደ ኋላ ታስረው የሚያሳይ ፊልም ቀርጸው መላካቸው ማሰራጨታቸው መነጋገሪያ ሆኗል። የብሪታንያ የይሁዳውያን ማህበረሰብ ኃላፊ እንደተናገሩትም ይህ አይነት ራብ ኤፍሬም እንደተናገሩት ይህ አይነት ድርጊት ይሁዳውያን ማህበረሰብ የሚወክልን የሚመጥን አይደለም እንቃወማለን ሲሉ አስተውቀዋል። በእስራኤል ከአዛ የባህር ድንበርን ጥሰው ለባህል ጥሰው ለመግባት የሞከሩት መርከበኞች በሙሉ ወደ ሀገራቸው ወደ አውሮፓ እንዲመለሱ መመለስ ተጀምሯል። ከነዚህም በቁጥጥር ስር ከዋሉት ግለሰቦችም እንዳሉት እስራኤል የሽብርተኛ ሀገር ናት ሲሉ አስታውቀዋል። የብሪታንያ የፓርላማ አባልና የድሮባይን ቁጥጥር ስር አባል ሊሆኑተኝ በቁጥጥር ስር ከዋሉ በኋላ ወደ ሀገራቸው እንዲመለሱ ተደርጓል። ሀገራቸው ሲገቡም እንደተናገሩት እስራኤል በቃ መጫኛ ማፈኛ ውስጥ አስራን እንደቆየች በማስታወቅ ታጉረን እንደ ከብት ታጉረን ነበርን በማለት ይህን ያሉትም አንድ አብሯቸው የመጣ ጋዜጣዊ መግለጫ ሲሰጥ አብሮ ባንድ ላይ ሰጥተው ይህን ለእስራኤል ስም ሰጥተዋል። በአሜሪካና በኢራን መካከል ያለው ሰላም ድርድር አነጋጋሪ መሆኑን እንደቀጠለ ነው። መፍትሄ ልሽ ይሉታል አንዳንዶችም። የአሜሪካ በነጩ ቤተ መንግስት እንደተናገሩትም ቃል አቀባይ እንዳስታወቁትም በኢራን የሚገኘውን ኡራኒየም በማስመልከት አዲስ መመሪያ ወጥቷል የተባለ የሚነገረውን ሐሰት ነው ሲሉ አስተባብለዋል። ወደው ሐሰተኛ ነው ሲሉ በፎክስ ቴሌቪዥን ጣቢያ ወጥተው ተናግረዋል። የዛንት ውሳኔም እንዳልተሰጠና በዙሪያውም ንግግር እንዳልተጀመረ ተናግረዋል። ፍልስጤማውያን ሽብርተኞች በተለያዩ መንገድ የሽብር ፈጠራ ስራ ለማድረግ የሚያደርጉት ሙከራ ዛሬም ቀጥለዋል። በተዋህዶ በተሰኘው መስቀለኛ መንገድ አንድ ፍልስጤም ነዋሪ በመኪና በመግጨት የሽብር ፈጠራ ሊያደርግ ሲል በቁጥጥር ስር ውሏል። የሽብርተኛ የሽብር ፈጠራ ድርጊት ሊፈጽም የነበረ ግለሰብ በክትትል ወታደሮች ባደረጉት ክትትል በቁጥጥር ስር ውለውታል። ወደ ምርመራ ክፍልም ገብቶ እየተመረመረ ይገኛል። የኪቡት ነሃል ኦዝ ኗሪዎች ከጥቅምት 7/2023 ዓ.ም ወዲህ የሽብኦትን በዓል ለማክበር እየተዘጋጁ ነው። እንደሚታወሰው ሁሉ ጥቅምት 7/2023 ዓ.ም ተረት በደረሰው ጥቃት በቀጥታ ጥቃት ከደረሰባቸው ሰፈራዎች አንዱ ይህ ኪቡት እንደሆነ የሚታወስ ነው። የዚህ ኪቡት ኗሪ የሆኑት ሲናገሩ ምንም ነገር የተዘጋጀ ነገር እንደሌለ ሁኔታው እንዳለና እንደሚታወቀው ነገሮች ሁሉ በየቦታው እንደወዳደቁ ይገኛሉ። ቢሆንም ግን ለዚህ የሽብኦትን በዓል ለማክበር እየተዘጋጀን ነው። አሁን ያለንበት ሁኔታ ምን ማለት እንዳለብኝም አላውቅም። ማሸነፍ ነው ወይስ ምን ይባላል? በዚህ በዓል ከጥቅምት 7 በፊት ስናከብረው እንደነበረ አብረውን የነበሩ ባልደረቦቻችን ዛሬ የሉም። እነሱ በማሰብ በማልቀስ ወይስ በመደሰት በዓሉ እንዴት እንደሚያልፍ አናውቅም። ብቻ ግን በአሁኑ ሰዓት ይህን የሽብኦት በዓል ለማክበር ቅድመ ዝግጅታችን አጠናቀናል በማለት ተናግረዋል። ይህን ቀላል ባይሆንም በዓሉን በደማቅ ሁኔታ እናከብረዋለን አለን። ተመልሰንም ኖረናል እንኖራለን። ይህም ለሽብርተኞች ወይም ለጠላቶቻችን ትልቅ መልእክት ነው ሲሉ ጨምሮ ተናግሯል። የኢራን አስተዳዳሪ በሀገራቸው 440 ዩሬምን የትም ቦታ አይሄድም ሲሉ ለአሜሪካ ምላሽ መስጠታቸው ተገለጸ። ይህ ኢራኒዮም በማንም ቦታ አይሄድም፣ የኢራን ሀብት ነው፣ በኢራን ይቀመጣል ሲሉ ተናግረዋል። ከዚህ ቀደም ብሎም መንግስት የአሜሪካ ካቀረበችለት የድርድር ሀሳብ መስጠታቸውን አስታውቀዋል። ምን እንኳ በፊት የነበረውን ልዩነት ቢያሸጋሽገውም አሁንም በሁለቱ ሀገራት መካከል ወደ ድርድር ወደ ሰላም ለመምጣት ከፍተኛ ክፍተት እንዳለ ተናግሯል። የሰላም ውድድሩ ለማምጣት የተጀመረውን ጦርነት ለአንዴና ለመጨረሻ ጊዜ ማቋረጥ ያስፈልጋል በማለት ኢራን አቋሟን አስታውቃለች። እስራኤልም የተባበሩት መንግስታትን የተሰኘውን ድርጅት ጋር ያላቸውን ግንኙነት እንዲያቋርጡ ማስታወቃለች። እስራኤል እንደምታውሰው IHH የተሰኘው ድርጅት ሽብርተኛ ነው ተብሎ ተወስኗል። ይህም በተባበሩት መንግስታት የምግብ የሚያሰባሳቢ ድርጅት ውስጥ ገብቶ እየሰራ እንዳለና እስራኤል የተባበሩት መንግስታት ከዚህ ድርጅት ጋር ያለውን ግንኙነት እንዲያቋርጥ የሚል ጥሪ አስተላልፋለች። ክብራትና ክብራን አድማጮቻችን በድጋሜ መልካም በዓል ይሁንላችሁ እያል የምሽቱ ዜና የስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም የሸቦኦት ወይም ሰኔ ማህረር በዓል ይሁንላችሁ ይላል። አሁን ደግሞ መስመር ላይ ጋዜጠኛ ጥላሁን መልኬ ይገኛል። ጥላሁን ሰላም ጤና ይስጥልኝ፣ እንደምን አመሸ?
1: ተመስለቾ መልካም በዓል። ሰላም ለንተም ለአድማጮችም
0: እናመሰግናለን። መልካም በዓል ነው። በዓሉ እንዴት እያሳለፍከው ነው?
1: ቆንጆ ነው። ከቆንጆ አየር ጸባይ ሁኔታ ጋር ያው ሸቦኦትን በዓል በቆንጆ ሁኔታ ተቀብለነዋል። ቆንጆ በዓል ነው። ቤተሰብ ጋር ያገናኛል።
0: ባይሆን ኑሮ ምን በጣም ምን ይሆን ነበር ይላሉ አንዳንድ ሰዎች። እውነት ለተሰንበት ባትኖር በዓል ባይኖር ኑሮ ዘመድ ከዘመድ ይገናኝ ወይ ነበር ይላሉ።
1: እውነት ነው። እኛ በዚህ ባለንበት የምዕራቡ ዓለም እነዚህ አይነት አጋጣሚዎች ካልተገኙ ዘመድ ከዘመድ መገናኘቱ ትንሽ ከብዳል። አገር ቤት እንኳን ጊዜው እንደ ጉድ ነው፣ እንደ ጉድ የሞላ። እዚህ ግን እንዳልከው ያው ሰንበት ስትመጣ ሰንበትን ምክንያት አድርጎ ሌሎች በዓላትም ሲወጡ ሲገቡ ከእነሱ ጋር ተያይዞ ዘመድ ጋር ሆነ ትጠር መጠን ብሎ አንዳንዴውም እንዲያውም በዛ የሚባልበት ሁኔታ ማለ። ግን ጥሩ ነው፣ እንዳልከው ወሳኝ ነው። ባይኖር ኑሮ እንቸገር ነበር፣ መገናኘት የለም ማለት ነው።
0: በጣም በጣም በጣም ነው። እሺ፣ የአሜሪካና የኢራን ጉዳይ መቼም አነጋጋሪ ሆኗል። ዓለምን አስጨንቋል፣ እኛንም በመጠኑ ቢሆን እያሳስበናል። በእውነት የት እየሄድን ነው? ፕሬዚዳንት ዶናልድ ትራምፕ አቋማቸው ምንድን ነው? የእሳቸውን አቋም ማወቅ እጅግ በጣም ይከብዳል፣ ግን የግድ ደግሞ ማወቅ አለብን፣ ምክንያቱም አንዱ በአንዱ የተያያዘ ስለሆነ።
1: እውነት ነው። ይኸውልህ አንዳንዶች ምን ያሉ መሰለህ፣ በይበልጥ ስለ አሜሪካ ታሪክ ወይም ደግሞ ስለ አሜሪካ በአካዳሚው ዘርፍ ማለት ነው እንግዲህ ጥናት የሚያደርጉት ሰዎች አሁን ስለ አሜሪካ ቀጥ ያለፈውን ታሪክ ወደፊት የሚሆነውን ከሙያቸው ስራቸውም ስለሆነ መናገር ይችላሉ። አሁን ያለበትን ተጨባጭ ሁኔታ በይበልጥ ዶናልድ ትራምፕ ስልጣን ላይ ሆነው ካለንበት የዓለማችን ተጨባጭ ሁኔታ ግን ስለ አሜሪካ ማወቅ ተስኖናል ሲሉ ከእነሱ አንደበት ትሰማለህ። ተመልከተ፣ እድሜ ልካቸውን አብዛኛውን የእድሜ ዘመናቸውን በዚህ በአሜሪካ ጥናት ያደረጉት ሰዎች ናቸው። ምክንያቱም ስልጣን ላይ ያሉት ዶናልድ ትራምፕ ጠዋት የተናገሩትን ማታ አይደግሙትም፣ የሚፈልጉት ምን እንደሆነ አይታወቅም። አንዳንዴ ይባስ ብሎ አረገዋለሁ ያሉትን ነገር ሳያደርጉትኝ ያልተጠበቀ ነገር ሲያደርጉ ለት ነው ግልባጭ የሆነ ነገር። ሌሎቹ ደግሞ እየቆዩ የእሳቸውን ጸባይ እየተረዱት ደግሞ ሲተነትኑ በእሳቸው ዘንድ የእሳቸውን ስትራቴጂክ ማለት ነው እንግዲህ ከቢዝነሱ አሞት ዓለም የመጡ ከመሆናቸው የተነሳ እንዴት ነው አንድን ነገር ማግኘት ሲፈልጉ ያን የሚፈልጉትን ነገር በግልጽ ያለመናገር እንደውም ተቃሪውንና አስፈሪ የሆነውን ነገር ከዛ በኋላ ግን ወደ ውጤቱ ሲሄዱ ያው እና ይህን የመሰለ ሁኔታ አለ። ባጭሩ ከእሳቸው ውጪ ማንም ሊያቅ አይችልም የሚፈልጉትን ነገር። ይበልጥ ወዳጅ የሆኑ ሀገራት ከእስራኤል የበለጠ ወዳጅ ሀገር የለችም አይቸው ለአሜሪካ በይበልጥ በሁለቱ ባለስልጣናት ማለት ነው። ይህን ሁኔታ ስታይ ከእሳቸው ጋር ያለውን አሁን ጠቅላይ ሚኒስትራችን ከተወሰኑ ቀናት በፊት ያደረጉት የስልኩ

0: ውይይት እንኳን ራሱ በጣም እንዴት ነው ቁጣ የተሞላበት እንደነበር የሚናገርበት ሁኔታ አለ። እንግዲህ ከልብ እየተግባቡ ማለት ነው። ምን ማለት ነው? እስራኤል የምትፈልገው ሌላ ነው፣ አሜሪካ የምትፈልገው ሌላ ነው በዚህ ጦርነት። ያ ማለት የእስራኤል የምትፈልገው ነገር አለ። አሁን አሜሪካ በአቋራጭ ወደ ሰላሙ የመሄዱን ሁኔታ ያ ነው እንግዲህ በአብዛኛው እድል እየሰጠችው ያለው። ልብ ብለህ ከሆነ አይቸው ይህን የሰላም ማለት የተኩስ አቁም ስምምነቱን ከአንዴ ሁለቴ ሲሉ ለተወሰኑ ቀናት የተሰጠው ለአስር ቀን የተባለው ከዛ ሁለት ቀን ሲጨመር ሶስት ቀን ሲጨመር አሁን ከአርባ ቀናት በላይ ይህንን በራሳቸው ጊዜ ኢራን ጠይቃ ሳይሆን በራሳቸው ጊዜ የጊዜ ገደቡን ራሳቸው አሜሪካ ወይም ዶናልድ ትራምፕ ያራዘሙበት ሁኔታ አለ። ይባስ ብሎ ደግሞ ቺ እንግዲህ ከሷ መልስ የሚጠበቀው ኢራን ደግሞ ዛሬ በመንፈሳዊ አባታቸው ከተገደለ በኋላ ምትክ ያለው ሙሽታባህ የሰጠውን መልስ እንግዲህ ዛሬ ሰምተናል። በፍጹም ማለት የአሜሪካን ጥያቄ አልቀበለውም ነው። ይህን ኢራን ውስጥ የሚገኘውን የተብላለውን ኡራኒየም ማውጣት የሚል የአሜሪካ ሆነ የእስራኤል ጥያቄ አለ። ይህ ጥያቄ ጭራሽ ውድቅ በማድረግ አይ ይሄ ከኢራን መውጣት የለብን ምን ማለት ነው? በአጭር አማርኛ እናንተ የምትፈልጉት የምትጠይቁት ጥያቄ መልስ የለንም፣ ጦርነት ከፈልጋችሁ ወደ ጦርነት ዝግጁ ነን ነው። ትልቁ ጥያቄ ነገ ከነገ በኋላ አሜሪካ ምን አይነት ውሳኔ ትደርሳለች? እስራኤል ደግሞ በከፍተኛ ሁኔታ ባንክሮ የምትጠብቀው አይቸውም አረንጓዴ ፍቃድ መቀበል ነው። በእስራኤል በኩል የመከላከያ ኃይሉ በይበልጥ አየር ኃይሉ በቅድመ ዝግጅት ማለት መመሪያ ብቻ ነው። ወዲያውኑ አድርጉ ከተባሉ መውጣትና ጥቃት መፈጸም ብቻ ነው። ስለዚህ አሜሪካ እንግዲህ እንዳልከው መጀመሪያ የጠየቀው ጥያቄ አለ። ምን ወደ የት እየሄድን ላልከው በፍጹም የሚታወቅ ነገር የለም። ግን እንዴት ነው ተፈርቶ ተፍርየትም ስለማይደረስ እንደኔ አመለካከት ብዙ ጊዜ ባልወሰድ በተወሰኑ ቀናት ውስጥ ምናልባት አሜሪካ ያው ውድ አማራጭም ስለሌላት በይበልጥ ዛሬ ከተቀበለችው መልስ ከዚህ ጋር ተያይዞ ምናልባት ወታደራዊ እርምጃ ልትወስድ ትችላለች የሚል ሁኔታ እንግዲህ በእኔ በኩል ይኖራል። ግን እንዳል ዞሮ ዞሮ አራጊ ፈጣሪው ወይም ደግሞ መጨረሻውን ቃል እና ውሳኔ የሚያስተላልፉት ዶናልድ ትራምፕ ከመሆናቸው የተነሳ የሚሆኑ ነገር አይታይም። በዚህ ላይ ግን መጠቆም ያለብን አይቸው አትርስ አሁን ዶናልድ ትራምፕ ያሉበት ጊዜ ማለት ነው። ደግሞ
1: አሁን እኔ እናንተ በምንወያይበት ሰዓት ዶናልድ ትራምፕ የተናገሩት ነገር አለ። ኢራን ውስጥ ያለው ኦራኒየም እንወስደዋለን፣ በምንም ተአምር እሷ ይሄን ልትይዝ አትችልም በማለት እንግዲህ እሳቸው መልስ የሰጡበት
0: ያው ላይቸው። ለዚህ መልስ ምን እንደሆነ ታውቃለህ? ከአሁን በፊትም በእስራኤልም ሆነ በአሜሪካ አሜሪካ እኮ ብዛት ያላቸው ጦሩ በአካባቢው ራሱ አካባቢው ብቻ ወደ 15,000 የሚሆኑ ይቅርታ የአሜሪካ ወታደር ጦር ኃይል አለ። 15,000 ተመልከት። እንግዲህ እኔ የማወራው አሁን በጦር ኃይል በነብስ ወከፍ ነው። ይህንን አካባቢው መቅረት እንግዲህ አለ። አሜሪካ ግዙፍ ነች፣ ሀያል ከመሆኑ የተነሳ በዓለማችን ወታደሮቻችን በተለያዩ አካባቢዎች ከ221,000 የሚሆኑ ወታደሮቿ በዓለም ዙሪያ ይገኛል። አስፈላጊ ከሆነ ከቦታ ቦታ ታንቀሳቅስበት ሁኔታ እዚህ መካከለኛው ምስራቅ አሁን እዚህ ሆርሙዝን አካባቢ 15 ማለት ከነዛ ውስጥ የተወሰኑት ልዩ ኮማንዶ ማለት ነው ወደ ቦታው እንደውም እንደሚነገረው ከሆነ ወደ 2000 የሚሆኑ በዚህ ዙሪያ ምናልባት ካስፈለገ የአሜሪካ መንግስት ፈቃድ ከሰጠ ከእስራኤል ልዩ ኮማንዶ ጋር በመሆን የእግር ጦር ወደ ቦታው በመግባት ጉዳት ሊደርስ ይችላል፣ መስዋዕትነት ሊከፈል ይችላል። ግን ከኢራን ጋር ስምምነት ካልተደረሰ በኃይል ደግሞ ከአየር በአየር ጥቃት ሳይሆን የእግር ጦር ወደ ቦታው በመግባት ነው ማውጣት የሚችል የሚባልበት ሁኔታ አለ። በእንደዚህ አይነት ሁኔታ ምናልባት ከእስራኤል ጋር በኃይል ያው ዶናልድ ትራምፕ የሚናገሩ ነበር፣ በስምምነት መፍትሄ ካልተገኘ የኃይል እርምጃ እንወስዳለን ማለት ያው እነዚህን ነገሮች ተደምረው ነው በአየር ጥቃትም የምድር ጦርም ወደ ቦታው በመግባት ምናልባት በእንደዚህ አይነት ሁኔታ ይህንን ኢራን አሻፍረኝ ያለችውንን ኡራኒየም ማለት ነው አልሰጥም ያለችውንን በጉልበት ሊያወጡ አስቦ ይሆን አይታወቅም። ግን በእስራኤል በኩል ሆን በአሜሪካ በኩል ይህ ነገር ታስቦበት ቅድመ ዝግጅት ተደርጎ ልምምድም ተደርጎበት ያው ዋጋ ቢያስከፍልም ያለ ማድረግ እንግዲህ ወደዛ ውሳኔ ምናልባት ይደረስ ለዛ ይሆናል። እንግዲህ አሁን ያነበብከውን መልእክት ጽሁፍ ዶናልድ ትራምፕ ኦኬ በስምምነት የማትቀበሉትን ሀሳቤን የማትቀበሉት ከሆነ እንግዲህ የምጠብቁት ኃይል ነው ከሚል ምናልባት ኃይላቸውን ለማሳየት እንግዲህ ወደፊት እርምጃ ሊወስዱ ይችላሉ። ያ ነው ያለው ሁኔታ። እንግዲህ
1: የሚገርም ነው። ግን እስራኤል እንዴት ነው የምትመለከተው ይሄን ጉዳይ? ወዴትስ አቅጣጫውን ለሚል ምንም እንኳ የእስራኤል የጦር ኃይሎች ኢታማጆር ሹም የተናገሩት ነገር አለ። እስራኤል በሁሉም መንገድ በሁሉም ዘርፍ የጦር ኃይሎቿ በተጠንቀቅ ላይ ይገኛሉ ብሎ የተናገሩበት ሁኔታ አለና እንዴት ነው የምትመለከተው? እንዴት ነው የምትከታተለው?
0: ይኸውልህ እስራኤል ይህን ጦርነት እንዲያቆም ጭራሽ እንዲያውም እጅ የተያዘ እያለች ነው ማለት መንግስት፣ በእርግጥ ያው በሁለቱ መሪዎች መካከል በዶናልድ ትራምፕ እና በጠቅላይ ሚኒስትር ቢንያሚን ኔታንያሁ ያለው ወዳጅ ማለት ጠበቅ ያለ እና በጣም ከመቀራረብ የተነሳ ያላቸው ሁኔታ እጅና ጓንት ሆነን እየሰራን ነው ይላሉ። ግን ያም ሆኖ ይህ አሜሪካ በእስራኤል ላይ እንዴት ነው እንደማቀብ ማለት ይቻላል እጇን ያዘችበት ሁኔታ አለ። እንደ እስራኤል ፍላጎት ቢሆን ኖሮ ጦርነቱ ይሄን ያህል ጊዜ ይሄንን 40 ቀን በላይም የተኩስ አቁም ስምምነት የሚባለው ነገር የተረጋጋ እንዲሆን ፍላጎቱ የላትም። ይሄን በዚህ 40 ቀናት ውስጥ አሁን እንደሚነገረው ከሆነ እንዲሁም የአሜሪካ መረጃ ድርጅቶች ይፋ እንደሚያደርጉት ከሆነ ኢራን ዳስቸክ በፍጥነት ማለት ነው የወደሙባትን የጦር መጋዘኖች እየሞላች ነው። የጦር መሳሪያዎችን ባሊስቲክም በለው ይሄንን ያለ ሰው አብራሪ የሚበሩትን እነሱንም በፍጥነት እያመረተችና የተጎዳውንን እየጠገነች ይገኛል። ይሄንን ጊዜ እስራኤል መስጠት አልፈለገችው ነበር። ኢራን ተዳክማ ያለ ኢራን በጣም እንዴት ነው በተደናበረችበት ወቅት ያው የተለያዩ እርምጃዎችን በመውሰድ የግር ጦርም ካስፈለገ በሌሎችም ሌሎች እስራኤል ሆነ አሜሪካ ተጠቀሙባቸው እና ሌሎች እርብጃዎች በመውሰድ ማለት ነው ማዳከምና ከዛም አልፎ ስልጣኑንና ፍርሃቱን መገርሰስ ያነብር ፍላጎቷ ግን የአሜሪካ መንግስት ደግሞ ራሱ ጥቅም አለው። አሜሪካ ሲባል አሜሪካ ለራሷ ብቻ ሳይሆን ያከባቢውን ወዳጅ ሀገሮቿን እንደነት ደግሞ የነሱን መጠበቅ ሁኔታ አለ። ልብ ብለ ከሆነ ኢራን ተስፋራው ምንድነው እዚሁ አካባቢው አሜሪካ በእኛ ጋር እርምጃ ወሰደች ትጀምራለች ማለት አካባቢው ያሉትነንን የአሜሪካን ወዳጅ ሀገሮች የሚጎዱት እነሱ ነው ስትል እነዚህ ሀገራት ደግሞ ስለሚያውቁ የሚደርስባቸውን ጉዳት አረባካቹ ወደ ጦርነት ከመሄዱ በፊት መጀመሪያ የዲፕሎማሲውን ዘርፉን እስኪሞክሩት የማለት ሁኔታ አለ። ያ ብቻ አይደለም፣ ከሁለት ቀን በፊት በኢራን በኩል የተነገረው ምንድን ነው እንዲሁም ከይባያስ ብሎ ከአሁን በፊት የማታውቁትን የጦር መሳሪያ አልተጠቀምንበትን መጠቀም ማለት እዚህ አካባቢ መካከለኛው ምስራቅ ብቻ ያሉት ሀገሮች ሳይሆን ከዛም አልፎ ከሩቅ ሌሎች እንግዲህ አውሮፓ ሀገራትን ከዛም አልፎ አሜሪካንም ጨምሮ ሊሆን ይችላል እዛም ጉዳት ማድረስ ለምንችል አሜሪካ አሁን ወደ ቶክስ ወደ ጦርነቱ ገባሽ ማለት የሚደርስባትን ሁኔታ አታቅም ማለት ነው። እዚህ ይህን በተመልከተ ደግሞ ያልጠበቃችሁትን ጉዳት እናደርሳለን ስትል የምትዝግበት ሁኔታ አለ። ይሆናል አይሆንም ያን ወደፊት ብናየው ነው። ግን ይህን ማለት ምንድነው በራሷ ከመተማመን የተነሳ ነው። ኢራን እንዳልኩ ቀደም ብዬ እንግዲህ ያው ከሩሙዝ አካባቢ በጣም እንደ ቁልፍ በእጇ ያረችው ትልቁን መጠቀሚያዋና ማስፈራሪዋን ማለት ነው እዛ አካባቢ ወደ 33 የሚሆኑ ጠላትን ለመጉዳት ያዘጋጃቸው የተዘጋጁ የጦር ማለት መጉዳት የምትችልበት የጦር ቦታዎች ነበሩ። ያንን አሁን ባሳለፍነው ጦርነት በአሜሪካና በእስራኤል አብዛኞቹ እንደውም ወደ 30 የሚሆኑ ተጎድተው ነበር። እነዚህን እንደገና አሻሽላ ገንብታ ልክ ምንም ነገር እንዳልደረሰባት አሁን እንደገና ለጦርነቱ ዝግጁ ነው እያለች ነው። ውስጥ ለውስጥ ይህን የተኩስ አቁም ተገን በማድረግ ኢራን በከፍተኛ ሁኔታ እየተደራጀች እየጠናከረች ነው። እነዚህ ነገር ስታይ እንዴት ነው እንዲያውም እኛ አንቀላፍተናል ማለት ይቻላል። በይበልጥ ደግሞ ዶናልድ ትራምፕ ምክንያቱም ሰዓቱና ወቅቱ እያለ በጊዜው እድሉ አልተጠቀሙበትም። ዶናልድ ትራምፕ አሁን ይሁን በቀጣይ ምን እንጠብቃቸዋል መሰለህ አይቸው የሚቀጥለው ወር የሞንዲያል ይሄ ስፖርት ውድድር አድማቀፍ አዎ ሌላው አሜሪካ ደግሞ ነጻነት ቀኗን ደግሞ የምታከብርበት ሁኔታ አለ። እንደገና ሁለተኛው ተርማቸው ማለት ይህን አሁን የግማሽ ተርም ይባላል በአሜሪካ ደግሞ ህግና ደንብ በምርጫ ራሳቸው ለመመረጥ እንደገና የሚያደርጉት ውድድር አለ። እንዲያውም በሀገራቸው በደጋፊዎቻቸው ዘንድ ከፍተኛ የሆነ እንዴት ነው ትችት እየደረሰባቸው ነው። ሌላው እኒህ ጎልማሳ እኮ ወደ 80 ዓመት እየደረሱ ነው የእሳቸው ልደት ቀን። እነዚህ ነገሮች ተደምሮ አሁን ጦርነት ውስጥ ተገባ ማለት አሁን ባለቀ ሰዓት እነዚህን ስነ ስርዓቶች ማለት ነው በበልጥ ደግሞ ሞንዲያሉን ይህን የስፖርት ውድድሩን ማለት ነው በጣም ሊያንኮላሸው መጥፎ ቦታ በእርግጥ ምንም እንኳ ብዛት ያለው ገንዘብ ተመድቦበት ማለት ነው እንግዲህ እንደሚነገረው ከሆነ ወደ 40 ቢሊዮን ዶላር ማለት ነው እንግዲህ ወጪ ተደርጎበት ይህን ያን የተጋጀ ዝግጅት እንዲበል ግን እሱን ወደ ጎን አድርገው ዶናልድ ትራምፕ ጦርነቱ ላይ ትኩረት ሊያደርጉ ይችላሉ የሚባልበት ሁኔታ አለ። ግን ያንን ሁሉ ሐሳብ ውስጥ አስገብተው ነው ወደ ጦርነት እንግባ ሲሉ ምክንያቱም ስትጀምር 3 ቀን 4 ቀን ያልከው ጦርነት ከዛ በላይ ሊወስድ ይችላልና እና እነዚህን ፈተናው ውስጥ ያስገባቸዋልኝ። ስለዚህ ዶናልድ ትራምፕ ካሁን በፊት ማድረግ የሚፈልጉት ነገር ካሁን በፊት ማድረግ ሲችሉ ምክንያቶች ነውዋቸው ነው ያቆሙበት ምክንያት እንዲሁ አይደለም። ምክንያቱም የነዳጅ ዋጋ ንረትን በተመለከተ እነዚህ ጎረቤት ሀገራትን ያለውን የነሱን ሮር እንዴት ነው የነሱን ድምጽ በመስማት አረባካቸው የሚለውን ያን አሁን ብለው ግን ያው መጨረሻው እዛው ቦታ ላይ ከተመለሱ እንግዲህ እኔ እንጃ። ስለዚህ ዶናልድ ትራምፕ እዚህ ላይ እኔ እንጃ ማካሪም በለው ብሳቸው አመለካከት የሚፈልጉትን ነገርም ካለማወቅ ብዙ ነገሮች አሉ ዝሬ ደግሞ ረሳት ያለበት ሌሎችን ሀያል ደግሞ አትርሳ። ቻይና ጋር ሩሲያ ጋር ያለውን ተጨባጭ ሁኔታ ለምሳሌ ባለፈው ሳምንት ቻይና ጋር ከቻይናው መሪ ጋር ተገናኝተው ውይይት አድርገዋል። ምን እንኳ በኢኮኖሚ ዘርፍ የተለያዩ ስምምነት ላይ ቢደርሱም እነዚህ ነገሮች ሂሳብ ውስጥ ገብተው ለተወሰነ ጊዜ ተስፋ ሰጥተው ነበር። አሁን ባለንበት ተጨባጭ ሁኔታ ግን ኢራን በፍጹም ካለች ለአሜሪካ ምን አማራጭ ይኖራል? ምን ምክንያት ይኖራል? ስለዚህ ያለው አማራጭ ምናልባት ወደ ጦርነት ነው። ካልሆነ ደግሞ መንበርከክና ኦኬ ኢራን የምትለው ነገር ተቀብያለሁ ተሸንፌያለሁ ብለህ እንግዲህ እጅ መስጠት ነው ማለት ነው።
1: ይላሉ ብለህ ታስባለህ?
0: አይመስለኝም። ምክንያቱም ወደዚህ ቦታ ሲገባ እኔ በተደጋጋሚ የምናገረው ነገር አለ። አሜሪካ በዚህ ጦርነት ብዙ በቀን ራሱ $1.9 ቢሊዮን ወጪ ታደርጋለች። ይህን ያህል ቀን ተመልከት እንግዲህ ወደ ሁለተኛ ወሩን እየተጠጋ ነው። ብዙ ብር አፍሳ የምትፈልገውን ቦታ እቅዷ መጀመሪያው ያን ቦታ ተቆጣጥራ የዛ ቦታ በይበልጥ ደግሞ የነዳጅ ምርት ለዓለም ገበያ በጃዙር ቻይናና ሩሲያን በቁጥር ስለማድረግ የምታደርገው ሁኔታ ነው። እንደውም እንደሚመስለኝ ከሆነ ከቻይና ጋር በነበራቸው ስምምነት ምናልባት ዓለምን የመከፋፈል ሁኔታ ውስጥ ለውስጥ የተነጋገሩት ነገር ይኖረ ብዬ አስባለሁ። ምክንያቱም ቻይና ታይዋንን ለመያዝ በከፍተኛ ሁኔታ ሌት ተቀን የምትሰራበት ህልሟ ይሄ ነው፣ በውስጧ ለማስገባት። አሁን አሜሪካ ከለላ ሁና ታይዋን እንዳትደፈር የምታደርገው አሜሪካን እስካሁን ድረስ ቻይና እጇን ማዘረጋው በአሜሪካ ፍራቻ አሜሪካን ስለምትፈራ ነው። አሁን ግን እጀን አንስቻለሁ ካለች አሜሪካ ለጥቅም ስትል እንግዲህ ታይዋን ተሸጠች ማለት ነው። ያው የቻይና ክልል ሆነች ማለት ነገ ሩሲያ ዩክሬንን በእጇ ማስገባት ስትፈልግን በእንደዚህ አይነት ሁኔታ አሜሪካ ደግሞ ኢራንን በኢራን በኩል ፍጹም ማለት ለምሳሌ ዶናልድ ትራምፕ በነበራቸው ጉብኝት በቻይና ከመሪው ጋር የቻይና የጦር መሳሪያዎችን ወደ አሜሪካ እንዳትልክ የሚል ውሳኔ የደረሱበት ሁኔታ አለ። እርዳታ እንዳትሰጥ ምክንያቱም ከአሁን በፊት በሳተላይትም ሆነ የተለያዩ መረጃዎችን በመስጠት የጦር መሳሪያዎችን በመላክ ቻይና ለኢራን ከፍተኛ የሆነ የጦር መሳሪያዎችን እያበረከተች እየሰጠች ትገኝ ነበር። አሁን ይህን ነገር እንድታቆም ስምምነት ደርሰዋል። ዶናልድ ትራምፕ ምን እንዳሉ ታውቃለህ? ሲመለሱ ወደ ቤታቸው ምናልባት ታይዋን በቀጣይ ማለት ነው ላለማገዝና የጦር መሳሪያዎች ላለመስጠት ምናልባት ልንወስን እንችላለን ያሉበት እንዴት ነው ሙሉ በሙሉ ባይናገሩም በአጭር ተናገሩበት። እነዚህ ነገሮች ምንድን ነው? እነዚህ ሶስት ሀያላት ዓለምን እንግዲህ እያንዳንዱ የሚፈልገውን ነገር ማስገባት ሲፈልግ አንዱ ሌላውን የመሸጥ አሜሪካ ታይዋንን የመሸጥ ዩክሬን ደግሞ በሩሲያ ውስጥ እንድትሆንና ያው የምዕራቡ ዓለም አውሮፓ ነው በአብዛኛው የሚያስጨንቀው። በይበልጥ ደግሞ አሜሪካ ደግሞ ሀያል አለ ኢራንን ደግሞ አሜሪካ ተቀብ እንደዚህ አይነት ሁኔታ ነገሩን ሊቋጩት አይታወቅም። ግን ኢራን ከሰጠችው መልስ ጋር ተያይዞ በቀጣይ ምናልባት ዶናልድ ትራምፕ ይህን ያህል ወጪ አውጥተው እንዲሁ ይንበረከካሉ አይመስለኝም። በሌላ በኩል ደግሞ የጊዜ ገደብ አለና ነገሩ ይወጥራቸዋል። ነገ ከነገ ወደ የምናየው ነው አይቸው።
1: እሺ ጥሌ ለሰጠን ማብራሪያ እጅግ በጣም እናመሰግናለን።
0: አመሰግናለሁ። መልካም በዓል።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ የኔሁን ከዳሙ ጋር ቆይታ እናደርጋለን። አቶ የኔሁን እንግዲህ የእህታችን አርቲስት ሳባ የኔሁን ከዳሙ አባት ናቸው። ከዚህ ዓለም በሞት ከተለየችን 2 ዓመት አለፈው። ተናስተልኝ አቶ የኔሁን ከዳሙ እንደምናመሹ።
1: ጤና ይስጥልኝ ሻለቃይቸው፣ እንደምን ዋልክ? እንደምን ዋላችሁ?
0: እናመሰግናለን። ደህና ነን። እንዴት ነው ትርሶ? እንግዲህ አንተ ያልኩ ላውራ እዚህ ፈቀድልኝ እንግዲህ አባቴ ነህ።
1: አይ በሚገባ እኔ ማንቱ ሚለኝ በጣም ያስረጀኛል ይመስለኝ። በመጀመሪያ ለዚህ ለቤት እስራኤሉ ማህበረሰብ የከበረ ሰላምታዬ ይቅረብልኝ ይድረስልኝ። ሀግሻ ቦሰሚያህ መታናት ኦሪት ትልቅ ባል ነው እንግዲህ እየገባ ያለው። ከዚህ ባል ደግሞ ትሩፋት እንድናገኝ የአብርሃም አምላክ ይርዳን። አሜን። ሀገራችን ሰላም ያድርግልን። እንዴት ናችሁ?
0: እኛ ደህና ነን፣ እግዚአብሔር ይመስገን። በጣም በሚገርም ሁኔታ 2 ዓመት አለፈው።
1: አዎ 2 ዓመት ከሶስት ወር ከምናምን ቀን ሆኗል። አርቲስት ሳባ ያቺ መልካም ፉልቅልቅ የሆነች ወጣት፣ አዛኝ፣ የዋህ፣ ለጋስ፣ ትጉ ሰራተኛ ደግሞ እንደገና ደጋግማ አምሳያ ልጆቿን የወለደች የሶስት ልጆች እናት፣ አራተኛ ልጇን የአምስት ወር ነፍሰ ጡር ሆና ነው እንግዲህ ለዚህ መከራ የተጋለጠችው። እቺ ልጅ ከውልደቷ እስካለፈችበት ቀን ድረስ በፍጹም ሀብታም፣ የዋህ፣ አንድ ቀን ፊቷን መከፋት ማታሳይ የዋህ ሰውን በፍጥነት ቀርባ እህት ወንድም የምታደርግ አባት እናት የምታደርግ ቤት አያያዝ አዋቂ፣ ቤቷ የእሷ የአንዲት ወጣት ቤት አይመስልም። በጣም በስራ ቦታዋ ሁሉ የተከበረች እና የተወደደች ልጅ ነበረች። አዎ እንዳልከው 2 ዓመት ከ3 ወር ሆነ።
0: በጣም የሚገርም ነው በእውነት ጊዜው እንዴት እንደሚሮጥ እንዴት እንደሚሄድ
1: እና አዎ እኛ ምድሜ እንደዚህ ነው የሚቀላጠፍ። እሺ

0: እንግዲህ ይሄ ሳባ ሙዚቃ ነበር። ምን ተሰማ?
1: ምን ታረጋለ? እቺ ልጅ የነበራት ተስጦ ከዩኒቨርሲቲ ትምህርት ቤት ጀምራ የዩኒቨርሲቲው ማህበረሰብ የሙዚቃ ዝግጅት በሚኖርበት ጊዜ እሷ መድረክ ላይ ወጣ ስትፈለቀለቅ የዩኒቨርሲቲው ፕሬዝዳንት ያንገቱን ሀብል አውልቆ ነበር የሸለማት። የዩኒቨርሲቲው አስተማሪዎቿ፣ ጓደኞቿ፣ አድናቂዎቿ በጣም ከፍተኛ እንትንና በባንክ ማኔጅመንት ተመርቃ ለስራ ተወዳድራ አልፋ ነው እንግዲህ ወደዚህ እኔ ሞት ጠራት ነው የምለው ወደዚህ ሀገር ይወላለቷ ጋር ወደዚህ ሀገር መጣች። ከመጣችም በኋላ እንዳልኩት ደጋግማ ወልዳ ጥሩ ቤት ዛ ከዚህ ከእስራኤሉ ማህበረሰብ ጋር አብሮ ተወልዳ እንዳደገች ነው። በጣም የሚገርምህ እቺ የኛ ህፃን ሃይማኖት ተሰውራ በቀረችበት ወቅት ያጫወተችን ነገር ነበር በግሩፕ ሆነን ለዚህች ልጅ 50 ሺህ ብር በላይ ጠበቃ ቁሜ በደንብ አኪራ እንዲደረግ ማድረግ አለብኝ። ይሄ ትልቅ ጥቃት ነው። እንዴት ነው ተሰውራ መትቀረው በዚህ በሰለጠነ ሀገር በሄሊኮፕተርና በጂፕ በሚፈለግበት አንድ ሰው ጠፋ ተብሎ እንደ ቀልድ ለምን እቺ ልጅ ጠፍታ ትቀራለች? እስከዚህ ድረስ ነው እስራኤል ባላት በሚሆኑበት ጊዜ በየማዶኑ ባልን አድምቃለች። ይሄንን አድናቂዎቿ ሁሉም ያውቁት ነው። ሌላው በዚህ አጋጣሚ ሻለቃይቸው ለዚህ እስራኤል ሀገር ለሚኖሩ ብርቅዬ አርቲስቶች ወንድምና እህቶቿ ለኔም ልጆቼ በጣም በዚያ በአዘኑ ጊዜ ልባቸው ተሰብሮ እንባቸው እንደ ጎርፍ ከመሩም በላይ ለእኛ ከፍተኛ የሆነ የገንዘብ ድጋፍ አድርገው አበረታተውናልና ምስጋናዬን ብታደርስልኝ በጣም በጣም ደስ ይለኛል።
0: ደርሳለሁ።
1: የእስራኤል ማህበረሰብ ሁሉም ዳር እስከ ዳር ድረስ እንኳን የሚያውቃት በስራዋ የማያውቃት ሁሉ በልጅነቷ በዚህ ባጭር በመቅረቷ እጅግ በጣም ልቡ ተሰብሮ የእስራኤል ማህበረሰብ ይሄ የዋህ ደግ ህዝብ በእውነት ነው የምልህ፣
0: እውነት ነው።
1: አሁን ዛሬ እንደዚህ ይሄን ፕሮግራም በማሰብ ወደ የከተማ ዋትስአፕ ግሩፕ ምናምን ሲላክ እንደገና እንደ አዲስ ነው ያደረገው ሰው። ሌላው ምንድነው አሁን ይሄን ነገር ያስታወስነው በዚህ አገር ባህር መሰረት 7ቱም አመታቱም 30ውም 12ቱም ተከብሯል። ደግሞ አሁን አብዛኛው ቤተሰቧ ኢትዮጵያ 97-98% የሚሆነው ቤተሰቧ ጎንደር፣ ባህር ዳር እና አዲስ አበባ የሚኖር ነው። አሜሪካም አሉ ትልቅ ወንድሟ ፕሮፌሰር ዮሐንስ ገዳሙ እና ሳምራዊት እህቷ አሜሪካን የሚኖሩ እና እነሱ ሁሉ በሚገኙበት አዲስ አበባ ያሉ አድናቂዎቿ አርቲስቶች ለምሳሌ እነ ፍቅር አዲስ ነቃ ጥበብ እነ ማናት አፈወርቅ ስሟን ጥራልኝ እባክህ
0: ያቺ የማዲንጎ አፈወርቅ ትግስት
1: አፈወርቅ ተባረክ ማዲንጎ እንዲሁ ባጭር ነው የተቀጨው ወንድማችን እጅግ ታላቅ አርቲስት ነበረ። ለሱ 6 ወር ጥቁር ልብስ ለብሳለች። በጣም ቤተሰቦች ነን እኛ ቤተሰቦቹ አባላት ናቸው። እና በብርሃኔ እቺ ምታድግ ታላቅ ልጅ ናት ብለው የሚያደንቋት የሚወዷት የነበረ እነሱ ሁሉ በተገኙበት እንግዲህ መቆዶኒያ የአረጋውያን መረዳጃ ማህበር ማነው ተቋም 1500 ሰው ተጋብዞ እዛ በጣም ከፍተኛ ረሃብ ላይ ያለው ወገን ነው እዛ የሚኖረው እንደሚታወቀው በሰው እጅ እንትን ብሎ እና አሁን እኛ ነጭ ለባሽ ጋብዘን ፍሪዳ ጥለን ከምንል መጀመሪያ እዛ ላይ እንግዲህ ወደ 450-460 ብር ወጪ ተደርጎ እዛ ላይ ይጋበዛሉ ምሳ። ያ ከሆነ በኋላ ጸሎት በሚደረግበት ቦታ ደግሞ ከብት አርዶ ከፍተኛ ህዝብ ደግሞ እዛ ያለው ይጋበዛል። ከዛ ተመልሰን ደግሞ ይሄ ጠቅላላ ቤተሰቡ ባለበት ድንኳን ተጥሎ ለሶስት ቀን ያህል እዛ እንደዚሁ ነፍሲ ማር እየተባለ ቤተሰቡ ይገናኛል በሷ ምክንያት ማለት ነው። እና
0: እጅግ በጣም
1: በዚህ አጋጣሚ እንደው በአጋጣሚ እንደ ቀልድ ወደ ኢትዮጵያ ሄደ ሰው እንግዲህ የዛሬ ሳምንት ነው ፕሮግራሙ እዛ በአጋጣሚ ሄደ ሰው መቼስ እዚህ እስራኤል ብሎ ተጠርቶ ሁሉንም እጠራዋለሁ እዚህ ያለውን ደስ ይለኝ ነበረ። ግን በዚህ ሀገር የስራ ባህል መሰረት የሰላሙም ሁኔታ የምናውቀው እዛም እዚህም ችግር ስለሆነ ሰው መቼስ ለዚህ ጥሪ ተብሎ እዚህ ሀገር እንኳን ባር ሚጽዋና ሰርግ መድረስ የሚያቅተናለን።
0: እውነት ነው።
1: ነገር ግን በአጋጣሚ ዛ ለሥራ ጉዳይ በተለያየ መንገድ እዛ ሄዱ ሰዎች ቢኖሩ እስራኤል ቢስራኤል ወገኖቻችን እዛ ቢታደሙ ታሪኩን ቢያዩ ግብዣውን ቢያዩ ደስታውን አልችለው።
0: እንግዲህ መልእክቱ ጥሪው ግልጽ ነው። እግዚአብሔርን አመሰግናለን። አቶ ወይኔ ይሁን ገዳሙ የሳባይን ይሁን አባት የታችን አርቲስት ሳባ ነፍሳኒ ማር በእውነት
1: አመሰግናለሁ። በተለይ ሻለቃ ለአንተና ለሰጠኝ ትንሽ እህታችሁ ማለት ናት የውስጥ ፍቅር ያላችሁ እንደ ትንሽ እህታችሁ የምታዩዋት የምትንከባከቧት ምሳሱላት የነበረናችሁ እነ ወርቅነሽ እንዲሁ የዋሆ ወንድማችን የሻየው ደጉ በጣም ልባችሁ ተሰብሮ በጊዜው እንትን ስላላችሁ ምስጋና ይድረሳችሁ። ጠቅላላ ለዚህ የተከበረ ቤተ እስራኤል እግዚአብሔር አምላክ ከኔ ደረሰ እንዳይደርስበት እመኛለሁኝ። አገረ እስራኤልን ሰላም ያድርግ፣ ዙሪያውን ሰዓት ማህሏን ገነት አድርጎ ይጠብቅልን። መልካሙ ሀገር ኢትዮጵያንም ሰላም ያድርግልን። መልካም ሀገር ናት፣ ትልቅ ሀገር ናት ኢትዮጵያ። ሰላም ያድርግልን። አመሰግናለሁ ሻለቃ።
0: እግዚአብሔር ይስጥልን። ነፍሷን ይማር እህታችን የአርቲስት ሳባን ገዳሙ ልጆቿን እንግዲህ ያሳድግላት፣ እሷ መጠሪያ ይሁኑ። እናመሰግናለን። አሜን።

0: የተከበራችሁ አድማጮቻችን በድጋሚ እንግዲህ የህታችን አርቲስት ሳባ ነፍሲ ማርያም አሁን ደግሞ ወደምቀጥ ፕሮግራም እናልፋለን። በአዲስ አበባ በኢትዮጵያ በባህር ዳር ውስጥ ሙላለም አዳራሽ የሚል እንደተሰየመ እናቃለን። ሙላለም ማን ነው ምንድነው በሚለውም ካለፈው ሳምንትም ተባለፈው ግዜ ተወያይተን ነበር። በዚህ ዙሪያም ግን አዳዲስ ነገሮች አሉ። ይህ ፕሮግራም እንግዲህ አሁን የሚተላለፍላችሁ ቀደም ሲል በአሉ ከመግባት በፊት ከጠበቃ አቢቢቶ ጋር የነበረ ቆይታ ነው።
1: ህግ ባለሙያ ጠበቃ አቢቢቶ ጋር እንነጋገራለን። ጤና ይስጥልኝ አቢ፣ እንደምን ዋልክ? እንዴት ነህ? ደህና ነው ወይ?
2: ጤና ይስጥልኝ አይቸው፣ እንዲሁም አድማጮቻችን
0: ሁሉ ሰላም ነው? እንዴት ነው ያየሩ ጸባይ? ነው እየተቀያየረ ትንሽ አስቸጋሪ ነው አሁን?
2: አረ በጣም ጥሩ ሰላም ካለ ያየሩ ጸባይ ሊረብሽ አይችልም። ሙቀት ሲሆን ነው። ሰለጠን ሀገር ነው ያለ ነው። ማዝጋን ኤር ኮንዲሽን አለ። በመኪናውም በቢሮውም በቤትም ተመስገን ተመስገን። እንኳን እዚህ ሀገር አደረሰ።
0: አላማረርም ነው?
2: አረ በፍጹም።
0: አይ መልካም ነው መልካም ነው። እንግዲህ ከአንተ ጋር ልንወያይ ያሰብኩት ወይም ያቀርኩት ባለፈው ሳምንት ስለ አንድ ጉዳይ ተነጋግረን ነበር። መቼም አንዳንድ ጊዜ የሆነ አንተ የአንድ ለአንተ የሆነ ነገር ዞሮ ዞሮ የትም ይምጣ ይስብሃል፣ ይወስድሃል። ያ ነገር ያንተም ነው። ያ ለማለት የፈለግኩት ምንድን ነው እንግዲህ በተለይ በኢትዮጵያ በነበርንበት ሰዓት ያው የኛ አንድ ወንድማችን ሙሉ ዓለም እንግዲህ እንኳ ይሄ ሙሉ ዓለም የትግል ስሙ ነው ብለኸኛል። የትግል ስሙ ነው ብለኸኛል። እና የእሱን መታሰቢያ በማለት ባህር ዳር ውስጥ ሙሉ ዓለም አዳራሽ የሚባል አለ። በዚህ ዙሪያ አንዳንድ ነገሮችን ልናደርግ ነው ብለህ አናግረኸኝ ነበር። ያው በወቅቱ ሄዳችሁ ያ አዳራሽ ለእናንተ ወይም ለእኛ ያው እንግዲህ ለእናንተ እናንተ ምንም ብታስመሰክሩትም በአጠቃላይ ለኢትዮጵያ ይሁዳውያን ይህ የእደ ጥበብ ማዕከል እንዲሆን የተወሰነበት ሁኔታ አለና ምን ደረጃ ላይ ደረሰ? እንደው እስኪ እንደው ላልሰሙት ወይም ለማያውቁ አድማጮቻችን እንደው በዚህ ዙሪያም እስኪ ትንሽ እንበልና ወደሚቀጥለው ታቀደው ፕሮግራም እንመጣለን።
2: አዎ እንግዲህ ከሁሉ አስቀድሜ በጣም አመሰግናለሁ። ምክንያቱም ይሄ ጉዳይ ሙሉ ዓለም ምንም እንኳን ለኢትዮጵያ ዘማራ ሀሳብ የተሰዋ ቢሆንም ቤተሰብ
3: ኪሪያት ሽሞና ይከንሱ ለመርሃፈ ሙጋን
2: የሞቱ 13 የሞቱ ነበሩ በአዴን ከሚባለው ድርጅት ውስጥ ሙሉ ዓለም ጀምሮ። እና በአመት አንዴ የሰማዕታት ቀን ተብሎ ይከበር ነበር። ሙሉ ዓለም እና አንድ ታጋይ ዘመድ የሌላቸው ማይታወቁ ተብለው ያው በትግል ስሙ ሙሉ ዓለም አበበ፣ በልጅነት ስሙ ደግሞ አዳነ ስብሐት ሰንደቄ ነው የሚባለው። እና ይሄንን በ2018 ባህር ዳር እጄ ከባለስልጣን ጋር እንድገናኝ ይሄን ሲነግሩ በጣም ስሜታዊ ሆነ።
0: ለምን ግን ይህን አሰብክ? አንተ የቅርብ ዝምድና አለ ታውቀው ነበር ወይስ በትግል ያኔ አብራችሁ ወጣችሁ ነበር ከሱ ጋር?
2: አንደኛ አውዛባ የሚባል ቀበሌ አብረን ያደግ ነው። እኔ በእርግጥ እድሜ ከፍላለሁ። በሁለተኛ ደረጃ 69 እና 70 እንደ ኢትዮጵያ አቆጣጠር በአካባቢው መቼም ወጣት ሆኖ ተማሪ ሆኖ የሀፓ ውስጥ ያልገባ ብዙም አልነበረም። በድርጅት ስራ ተገናኝተን በሁለት ነገሮች በጣም አውቀዋለሁ። እሱ አንደኛ ከአምቦቨር ወደ በለሳ የሚሄደውን የድርጅቱ ምስጢራዊ ደብዳቤዎች ህፃን ስለሆነ ማንም አይጠረጥረውም እንዲያመላልስ፣ ሁለተኛ ደግሞ ከበለሳ የሚሄደውን ወደ ደንቢያ ዙሪያ በማድረግ፣ በሁለተኛ ደረጃ ለአካባቢው ህዝብ ወይም ተማሪ ደግሞ ንቃት እንዲኖር በኢህአፓ ፕሮፓጋንዳ ላይ እጅ ጽሁፍ በጣም ስለሚችልና ጽሁፉ ደህና ስለሆነ እሱ ተመርጦ እንደዚያ ይሰራ ነበር። በሶስተኛ ደረጃ ደግሞ የጠዳ ወረዳ ህዝብ በበለሳ ላይ ለመዝመት በአካባቢው ባለስልጣናት ሲወሰን ይህም ማክሸፍ አለብን ብለን እንደዚህ እንደዚህ ያለ ነገር አለና እስቲ ደብዳቤ አዘጋጅ ብለን ነገር ነው። በራሱ ሀሳብ ደብዳቤውን አዘጋጅቶ የድንሽ ማህተም ቀርጾ ኢህአፓ የሚለውን እንደዚህ አድርጎ አዘጋጀ። እኛ ደብዳቤውን በየገጠሩ በየቤተ ክርስቲያኑ በተነ እና እንትኑ ከሸፈ። በዚያ ነው የማውቀው። አብረን ደግሞ ወደ በረሃ ወጥተናል። ስለዚህ ከ7-6 ዓመት በፊት ቤተሰቦቹ ጠርተውን ስብሰባ ናታንያ ስንሰበሰብ ይሄ ጉዳይ ቀረበ እና እንግዲህ አብረን ወጥተን macam andu macam andu karuhanan. Ini jaga semata sugun muat yang mibal negar darasan. Jadagmo ada reser tolatal sibal. Bagian awzulu darasan.
1: Bemigar munis agen turu botah darson dan berbet gelum macam arshalai. Skadisaba ketama kentiwa yang berbet agat ayam berisrael agar metogu bini tiada ragbet waktu yang bermasalim balas sasat. Macam mana ini negaruj ini tas sabu thali rumit na, udah bahar darim ini malah sementara ruang zam ini sarat terdengar na, ya amma matu ini tas ini tidak ber ini mendunno ya thabalo macam mana?
2: Jadi amma matu ini apa terdengar ketatul, bermanggis syatir yang agudaino, sudah bermarcos betul manggis, ya marak lila takalai ya partiu wana sahfiuno, udah cuma masuk samlay kasalam. Bahar dari ini baru pada sultanat, syuferonna yesatata awalatan sumita bukutan, bahasa ku bahar dari selgalla cuba malat, asgadi don dosod wacunna, azia gadai budun tazagasto, bombias kemeta, menamun dene ber, azia mesum wajah almutam koslon ber intenyalu, nanu zaziar gune muta, ni bet Israel ni, askrinin wasda cuf, wagulot adazuri amigeng. Kabatnya dari kawaris lala, senasrat ada osdo, wagulu osdo, ya kaiu be Kristian, abatun miauk, zamanutun miauk bermulu, kumu aslek sok abra, ihle marak, adi sahwa nusni maronji hulu mutual, mulu alam asras ni pernebar, ya mulu alam ya kstelijan, ya kstelij berdanish mulu alam tebal. Dengan ada macam fokus saya mibal nampar gundar zoria, yang orang tu semua na telefon satu selamata, hasil masyarakat, wakulum itu lama kabar bakpan, hasil bohala, jadi wajani awak betul. Misalnya kita nak sok gedo, dengan na, ya zul dengan film ada, kita lama gitu, kita ada rasa sertual, teluk ada rasno, tu nanti mimat no lemin mulualam. Ia senarai substansi yang kita terdapat dalam nombor yang semuanya terarguar malam.
1: Aku ni he adarash, bahaku ni alibat ni tak mendengar, bermendara jalan ni allo.
2: Aku ni he adarashun ingat balik phone dalku, hidan amangistigar tas manten, mahandis merten, amangistigar agenaiten, ya amangistakalat, buat awun di kota terusra awun di tindohana. Ia demo ganja bunden na atau pada ragunan semenat, ahun hulat tengah unsur sedan yang sah tergenana kalas, ia rana tergena berketualia kerana ungdi kahun saulai, ia mula alam abbeve ada nasibatin foto nasin bengalizanya na bamarinya berdigital, azagasto, azalai lemah ragunan kerana, and kazalai bunat malat mufallego. Indahzi hingyan wen beredo betelevision wen berkali sama soj, lekianan bota ingat terakven, bayama tu madesin dalabin, bayama tu menmaragin dalabin, ye milu biar sama soj calumita yuku. Ya dalam no semenat nivrat natu ya marakilil hizbun amangistino, gim mulualam ye taggalo unqualiti opi hizbun alamarahizbihonim naswat bikaflin, bet Israel bomohonu. Ya kelulu manggis cawuk engkau, karena antara masyarakat mufallegalan, ya turis fasad lihat bekalan ikhlan. Kasrael gardemu bezuma tabah bermikbar negaral, betulai bet Israeluj, tulu dah cuci opiasloan, jaga matuju genet pikabelan bayi gizau, erdatam, bekalan, babudin mihirusulanau, ya botak karena antara tu bernaragalan demil manggis yang botak. Alat yang lalu, serapan yang calu, ringan, ni lekak negara dari memang kesini berasa.
1: Selesai.
2: Awalnya, hajaugar avren, tetamren, ye betas rayaun tarik hajaus tas kebetan, lewat situ, hazwil hazwi milaun wujud, mengkat terlibat mengger selaman falik, hajaugar kami mohorani wanachu, gazetanyoj, selai itu payudian, bezumit tau kusoj, negenai. Tarik nisaf, video nikras, besok nakar, kerja botam atau matan lepas.
1: Eh botam kiri andal keng adarash botam tulik adarash no sefino. Nabratin nautun memengist bihunim, ya adarash kiri letele ayu mayauj, letele ayu srauj zayem miagalak gilno. Betech ammari ragmo, biansin kiri ya, muralim Yehudim slowernim. የይሁዳውያን ኢትዮጵያውያን ታሪክ ዛ እንዲሰፍር እንዲቀመጥና ያው ከዚህኛ ምን ሄድም ሌሎችም የመጡ እንዲጎበኙት የሚደረግ ተደርጎ የታሰበ ነው ማለት ነው።
2: አዎ በቅርብ ቀን ይሄን እንደጨረስነ ሄደን እናስመርቃለን። አሁን የክልሉ መንግስት ምርጫ ላይ ሆኖ ነው እንጂ ከሚከተለው ወር ጀምሮ የምስጋና ደብዳቤና የውቅና ደብዳቤ ይሰጡልናል።
1: አሃ
2: ይሄን ይዘን በውጭ ጉዳይ ሚኒስቴር በእስራኤል ኤምባሲና በኢትዮጵያ ኤምባሲ ነገሩ መካየር እቅዳለ። የትምህርት ሚኒስቴርም ይገባበታል። ምክንያቱም ኮሮናው በፊት የኛ ወጣቶች በትምህርት ጎበዝ ይሆኑ እንደ ፕሮጀክት አለም የሚባሉት ወጣቶችን ወደዚያ እየሰደዱ የትውልድ ቦታቸው ናይተው መጨረሻ ላይ ባርዳር ፋፋቲው ናይተው ኢትዮጵያን ጎብኝተው እንዲመጡ አረጉ ነበር። አሁን ይሄንን አጋጣሚ በመጠቀም እዚያ ቦታ ላይ ሊደርሺፕ ማኔጅመንት የሚባለው የመሪነት ጉዳይ ማለም በመሪነት የነበረውን ታሪክ አሰባስበን ወጣቶቻችን ሄደው የሱን አራያ ይዘው የኢትዮጵያ ይሁዶች ነጮች እንደሚያስቡት በሱዳን በኩል ተሰደው ሚበሉት አጥተው በአዲስ አበባ በኩል ጦርነት ፈርቶ የመጡ ሳይሆን በታሪክ በሃይማኖት በባህል ኢየሩሳሌም ብለን ስለመጣን እንደገና ልጆቻችን ደግሞ ሞራላቸው እንዲነሳና ኃላፊነት እንዲወስዱ እናደርግበት ጥሩ አጋጣሚ ነው።
1: ጥሩ። አሁን ግን ከህዝቡ ወይም ከማህበረሰቡ ምን ድር የምትፈልጉት? ምን ይሄን እውን ለማድረግ ምን የታቀደ ሊሰራ የታቀደ ነገር አለ?
2: እንግዲህ በየጊዜው ኮሚቴ አለ። ኮሚቴው በወሰነው መሰረት ፌደራል ጥሩ ስብሰባ ነበረን ባስቸኳይ የሆነ እዚያ ተሰብስበን ገለጽ አድርገን ትኬት ሰዎች ነበሩ። ወደ 7000 ሸቀል ተገንቷል። አፉላም ተገንተን ነበር። አሁን ደግሞ በሚቀጥለው ሳምንት ሮ በ27 በዚህ ወር ቤታይዲዱ ተሚባለው ትልቅ ስብሰባ ይኖራል። የናታንያስ በሙሉ ባለው የዋትስአፕ ግሩፕ ቄሱ አካባቢም ተነግሯል። በርከት ያለ ሰው ይሄ

የተከበራችሁ አድማጮቻችን በድጋሜ መልካም የሽቦት ባህል ይሁንላችሁ። ያን ስርጭታችን ያገባደድን ነው አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። ለዚህ ፕሮግራም መሳካት ለተባበረን ለቴክኒክ ባለሙያችን ዘፈር ሳሌም ምስጋና ይድረሰው። ያን እንዲሁም በስልክ ስርጭት አብሮ ተሳትፎ ከስተኛ ጥላሁን መልኬ እንዲሁም የህግ ባለሙያ አቤቤተው የአርቲስት ሳባ የኔሁን አባት አቶ የኔሁን ገዳሙ ላቂያ ለምስጋና ይድረሰን። መልካም በዓል በድጋሜ። እንግዲህ ከተወሰኑ ደቂቃዎች በኋላ የአደጋ ማስጠንቀቂያ ደወል በሰሜኑ የሀገራችን ክፍል ተለይ ክራት ሽሞና ከተማ ተሰምቶ ነበር። እንግዲህ ተጠርጣሪ ቀላል ድሮን ወይም ሰው አልባ የሚበራ አውሮፕላን ሰርጎ ገብ ስለታገኘ ብቻ ነው። የምሰጡ መመሪያዎችን ተከታተሉላለን። መልካም በዓል ይሁንላችሁ። በነገው ዕለት በድጋሚ እስከምንገናኝ መልካም ሌሊት ደናደሩ።